0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሮቡ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ዳሌት ካፍባብ ኤአር ታፍሽን ፔባብ ሲሆን እንደ አውሮፓን ዘመን አቆጣጠር ማይ 13 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 5 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔ እንዳህን ነው። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። የሃሬዲ ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ያላቸው ቅድ አነጋጋሪ መሆኑ ቀጥሏል። በሰባኛው አውሮፓ ሙዚቃ ዝግጅት የተካፈለው እስራኤላዊ ድምጻዊ ኖአም ቤታን ወደ ፍጻሜው ውድድር አለፈ። ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር ግባት የሚለውን የኡራኒየም ማዕድን ማብላላቷን ሙሉ በሙሉ ታቆማለች በማለት ተናገሩ። የብሪታንያ ጠቅላይ ሚኒስትር ኪም ስታርመር ስልጣን እንዲለቁ በሀገራቸው የፓርላማ አባላት ተጠየቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሃሬዲ ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ያላቸው ቅድ አነጋጋሪ እንደሆነ ነው። የጥምር መንግስቱ የዘመቻ ህጉን እንዲያጸድቅ እየጠየቁ ያሉት የሃሬዲ ፓርቲዎች ለጥያቄያቸው ምላሽ ካላገኙ መንግስቱን ለመበተን እየዛቱ ነው ተብሏል። ምንም እንኳን የእስራኤል ብሔራዊ የክነሴት ምርጫ ሊካሄድ ከስድስት ወራት ያነሰ ጊዜ ቢቀርም የሃሬዲ ፓርቲዎች የዘመቻ ህጉ እንዲጸድቅ ይፈልጋሉ። በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ቧዝ ቢስሙት በጉዳዩ በተመለከተ እንዳሉት የዘመቻ ህጉ አስፈላጊ ነው። በሌላ በኩል ደግሞ በዚህ ወቅት አንድነትም አስፈላጊ ነው። መንግስትን መበተን አይገባም። እኔ ከሃሬዲን ፓርቲዎች ጋር የዘመቻ ህጉን ለማቀላጠፍ ባለፉት ወራት እጅ በእጅ ተያይዤ ሰርቻለሁ። ለእስራኤል ሀገርና ለህዝቡ አንድነት አስፈላጊ ነው። አሁን አንድነትን በመበታተን ከተቃዋሚዎች ጋር መጫወት አይገባም ካሉ በኋላ የመንግስት ህግ አማካሪዋና የመገናኛ አውታሮች የዘመቻውን ህግ ለፖለቲካ ጥቅም እያዋሉት ነው ብለዋል የክኔሴት አባል ቧዝ ቢስሙት። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የጦር ዘመቻ እያካሄደ ቢሆንም የሂዝቦላ ድርጅት ጎን በጎን ወደ ሰሜን እስራኤል ጦር መሳሪያዎችን መተኮሱ እንደቀጠለ ነው። መከላከያ ሰራዊቱ የሂዝቦላን ድርጅት ከእስራኤል ድንበር እስከ 10 ኪሎ ሜትር በማራቅ ከሊታኒ ወንዝ ማዶ እንዲርቅ በማድረግ ወሳኝ የተባሉ ወታደራዊ ይዞታዎችን ቢቆጣጠርም ሂዝቦላ ከርቀትም ሆኖ ወደ ሰሜን እስራኤል አዋሳኝ ድንበሮች መተኮሱን አላቋረጠም። ሂዝቦላ ከኢራን

መካከል ሰላምና ደህንነት አደጋ ውስጥ ጥሎ ይገኛል። በሰባኛው የአውሮፓ ሙዚቃ ዝግጅት የተካፈለው እስራኤላዊ ድምጻዊ ኖአም ቤታን ወደ ፍጻሜው ውድድር አለፈ። ኖአም እስራኤልን የወከለው ሚሼል በተሰኘው ዜማው ሲሆን በሶስት ቋንቋዎች የተዘፈነ ዜማ ነው። እስራኤል የፊታችን ቅዳሜ ምሽት በሚካሄደው የፍጻሜው ውድድር በዚሁ ዘፈን እንደገና ትወዳደራለች። ከእስራኤል በተጨማሪ ሌሎች 9 ሀገራትም ለፍጻሜው ውድድር አልፈዋል። ግሪክ፣ ፊንላንድ፣ ቤልጅየም፣ ስዊድን፣ ሞልዶቫ፣ ሰርቪያ፣ ክሮኤሺያ፣ ሊቴና ፖላንድ ናቸው ያለፉት። ሁለተኛው ዙር የግማሽ ፍጻሜ ውድድር ነገ ሐሙስ ይካሄዳል። በጋዛ ሰርጥ የሐማስ ድርጅት በተኩስ አቁም ስምምነቱ የተደረሰባቸውን ውሎች እየጠበቀ አይደለም ተባለ። በስምምነቱ መሰረት በራፊህ አካባቢ አዲስ ከተማ ለማቋቋም የታቀደ ሲሆን የግንባታ ስራውን ለማከናወን ወደ ቦታው የሄዱትን ተቋራጮች ሐማስ በመሳሪያ በማስፈራራት ማባረሩን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካቋቋሙት የሰላም ምክር ቤት ጋር በመስማማት ነበር ተቋራጮች ወደ ራፊህ የሄዱት ተብሏል። አንድ የእስራኤል ደህንነት ባለስልጣን ስለ ጉዳዩ ለአሜሪካና ለሰላም ምክር ቤቱ አስታውቋል። ጦርነቱም ሊታደስ መቃረቡን አስጠንቅቀዋል ተብሏል። የውጭ ዜና። ፕሬዝዳንት ዶናልድ ትራምፕ ኢራን ለኒውክሌር ግባት የሚውለውን የኡራኒየም ማዕድን ማብላላቷን ሙሉ በሙሉ ታቆማለች በማለት ተናገሩ። ፕሬዝዳንት ትራምፕ WABC ከተሰኙ መገናኛ አውታር ጋር ትላንት ባካሄዱት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም፣ ኡራኒየም ማብላላቷንም ታቆማለች። ይህን ስናገርም በሙሉ እምነት ነው። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆን 100% መናገር እችላለሁ። ቀሪውን የኒውክሌር አካልም እንቆጣጠረዋለን። ኢራንን የተብላላ የኡራኒየም ማዕድን ከሀገሪቱ ማውጣት የምንችለው እኛና ቻይናዎች ናቸው። በ2025 ዓ.ም በሰኔ ወር በነበረው የ12 ቀናት ጦርነት የኒውክሌር ተቋሙን በሙሉ አውድመነዋል፣ ተራራው ሁሉ ፈርሷል ብለዋል ፕሬዚዳንት ትራምፕ። ፕሬዚዳንት ትራምፕ በኢራን ጉዳይ እርስ በርስ የተጣረሰ ሀሳብ በየጊዜው የሚሰነዝሩ ሲሆን አንዴ ኢራን ከኛ ጋር ከስምምነት ለመድረስ ተቃርባለች ይላሉ፣ በሌላ ጊዜ ደግሞ ኢራን በእኛ ላይ እንድትስቅ እድሉን አንሰጣትም ይላሉ። ሲፈልጉ ደግሞ ኢራን የተብላላ የኡራኒየም ማዕድን አላት፣ እኛም እየተከታተልን ነው በማለት አንዱ ከሌላው ጋር የሚቃረን መግለጫዎችን በየጊዜው ይሰጣሉ። አሜሪካ በጦር ኃይልም ሆነ ማዕቀብ እንዲሁም ዲፕሎማሲያዊ መንገድ ኢራንን የማንበርከክ አቅም ቢኖራትም ኢራናውያን እስካሁን እየተረቱና ለአሜሪካ ጥያቄ አዎንታዊ መልስ እየሰጡ አይደለም ተብሏል። የብሪታንያ ጠቅላይ ሚኒስትር ኪም ስታርመር ስልጣን እንዲለቁ በሀገራቸው የፓርላማ አባላት ተጠየቁ። ጠቅላይ ሚኒስትሩ የሚመሩት የሊበር ፓርቲ ባለፈው ሳምንት በብሪታንያ በተካሄደው የአካባቢ መስተዳድሮች ምርጫ በመሸነፉ 80% የሚሆኑት የፓርላማ አባላት ጠቅላይ ሚኒስትር ኪም ስታርመር ከስልጣን እንዲለቁ ጠይቀዋል። የጤና ጥበቃ ሚኒስትሩን ጨምሮ ሌሎች 3 ሚኒስትሮች ስልጣን ለቀዋል። ይህ በእንዲህ እንዳለ በብሪታንያና አሜሪካ መካከል ያለው ግንኙነትም እየሻከረ መጥቷል ተብሏል። በኢራን ላይ በተካሄደው የ40 ቀናት ጦርነት ብሪታንያ አሜሪካ የተፈለገውን ያህል እርዳታ ባለማቅረቧ ምክንያት ፕሬዚዳንት ትራምፕ በብሪታንያው ጠቅላይ ሚኒስትር ኪም ስታርመር ላይ ጠበቅ ያለ ትችት መሰንዘራቸው ይታወሳል። ፕሬዚዳንት ትራምፕ ኪም ስታርመርን እንደ ቀድሞ የብሪታንያ ጠቅላይ ሚኒስትር ቸርችል አይደሉም፣ በአሜሪካና ብሪታንያ መካከል ያለውን መልካም ግንኙነት እያበላሹ ነው በማለት መተቸታቸው ይታወሳል። ስፖርት። በእስራኤል የሊጋታል እግር ኳስ ውድድር መሪ ቡድኖች ቤታር ኢየሩሳሌም እና አፖኤል ቤርሸባ መካከል ትላንት በተካሄደ ጨዋታ አንድ እኩል በሆነ ውጤት ተለያዩ። የትላንቱ ጨዋታ በኢየሩሳሌም ቴዲ ስታዲየም የተካሄደ ሲሆን ሁለቱ መሪ ቡድኖች አንድ እኩል በመለያየታቸውም በ2 ነጥብ ልዩነት መሪነታቸውን ቀጥሏል። አፖኤል ቤርሸባ በ73 ነጥቦች አንደኛ፣ ቤታር ኢየሩሳሌም በ71 ነጥቦች ሁለተኛ ሲሆንም ማካቢ ቴላቪቭ በ62 ነጥቦች ሶስተኛ ደረጃን ይዞ ይገኛል። የሊጋታርል ውድድር ሊጠናቀቅ 3 ጨዋታዎች ብቻ ይቀራሉ። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ ይቀንሳል ብለዋል የአየር ንብረት ባለሙያዎች። ነገ ሐሙስ ደግሞ በጣም ሞቃታማ የአየር ጸባይ ይኖራል ብለዋል። አርብ እንደገና ሙቀቱ ይቀንሳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 26፣ በቴላቪቭና አካባቢዋ 25፣ በሃይፋና አካባቢዋ 24፣ በኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ቀጥለን ባጭሩ እናቀርባለን። የኢዲዮ ታህሮኖት ጋዜጣ በእስራኤል ጥምር መንግስት ውስጥ ያለውን ችግር በሰፊው ዘግቧል። በተለይ ሃሬዲም ፓርቲዎች ዘመቻ ጉንዲ ጽድቅ ይፈልጋሉ፣ የመራጭ ህዝባቸውን ወጣት ክፍል የማስገደድ እንዲሆንም ይፈልጋሉ። ይሁን እንጂ በአሁኑ ወቅት ዘመቻ ጉንዲ ጽድቅ እየተሰራ አይደለም፣ በጠቅላይ ሚኒስትር ናታንያሁ ላይም በዚህ ዙሪያ እምነት የለንም በሚል መንግስት እንዲበትና ለብሔራዊ የክኔሴት ወይም ፓርላማ ምርጫ እንዲካሄድ ይፈልጋሉ ተብሏል። የአዱታ ቶራ ፓርቲ መሪዎች ናቸው መንግስትን ለመበተን የሚፈልጉት። ይህን አጋጣሚ በመጠቀምም የተቀናቃኝ ፓርቲዎች መንግስት እንዲበተን ረቂቅ ህግ በመጪው ሳምንት ለክኔሴቱ ያቀርባሉ። ጠቅላይ ሚኒስትር ናታንያሁ በቀሪ ወራት የዘመቻውን ህግ ለማሳለፍ በቂ ሁኔታ አይኖርም በሚል ስጋት የሻስ ፓርቲ ከአዱታ ቶራ ፓርቲ ጋር እንዳይጨምርና መንግስት ይበተን የሚል አቋም እንዳይዝ ከፍተኛ ጫና እያደረጉ እንደሆነ የኢዲዮ ታህሮኖት ጋዜጣ በዛሬ ዘገባው አቅርቧል። መንግስት ቢበተንና ምርጫ ይካሄድ ቢባል ምርጫ ሊካሄድባቸው ይችላሉ የተባሉ ቀኖችንም ጋዜጣው ጨምሮ አስቀምጧል። ጥቅምት 27 ቀን 2026 ዓ.ም አንዱ ሲሆን መስከረም 15 ቀን 2026 ዓ.ም ሌላኛው ነው። አለ መስከረም 1 ቀን 2026 ዓ.ም ምርጫ ሊካሄድ ይችላል ብሏል የኢዲዮ ታህሮኖት ጋዜጣ። የማሪብ ጋዜጣን በተመሳሳይ ሁኔታ የሊታይ ማህበረሰብ መሪ ራቭ ላንዳው በጠቅላይ ሚኒስትር ናታንያሁ ላይ እምነት የለንም፣ እኛም ለሳቸው አንገደድም፣ ስለ ቀኝ ክንፍ አንድ አካል የሚወራው አሁን የለም በማለት በዘመቻ ህጉ ምክንያት መንግስት ሊበተን የሚችልበት ሁኔታ መድረሱን ዘግቧል። ጠቅላይ ሚኒስትር ናታንያሁ ዘመቻ ህጉን እንዲጸድቅ የማድረግ ሁኔታ የሌለ መሆኑን ከተናገሩ በኋላ ነው የሃሬዲም ፓርቲዎች መንግስትን ለመበተን እየዛቱ ያለው ብሏል ማሪብ። የተቀናቃኝ አባላትም ይህን አጋጣሚ በመጠቀም መንግስት እንዲበተን ረቂቅ ህግ በፍጥነት አቅርቧል። እንደሚገመተው ከሆነ ክኔሴቱ ሊበተን ይችላል፣ ምርጫው ማስቀድሞ ሊካሄድ ይችላል ብሏል የማሪብ ጋዜጣ። እስራኤል አየውም ጋዜጣም በተመሳሳይ ሁኔታ የዴጌል ሀቶራ ፓርቲ መንፈሳዊ መሪ ለጠቅላይ ሚኒስትር ናታንያሁ ወቀሳ ያለበት ደብዳቤ እንደጻፉና በጠቅላይ ሚኒስትር ናታንያሁ ላይ ሌላ ተጨማሪ እምነት የለም ማለታቸውን ዘግቧል። የአረጽ ጋዜጣ በበኩሉ ደጌላ ቶራ እና አጉዳት እስራኤል የተሰኙት ሁለት የሃሬዲም ፓርቲዎች ከምርጫው በኋላ ከሊኩድ ፓርቲ ጋር የነበራቸውን ቃል ኪዳን ሊሽሩ የሚችሉበት ሁኔታ እንዳለና በአዱታ ቶራ ፓርቲና በሊኩድ መካከል ያለው እምነት እየቀነሰ መምጣቱን ዘግቧል። ሌላው አራቱም እስራኤል ጋዜጦች በፊት ገጻቸው ዘገቡት በሰባኛው የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን ትላንት በኦስትሪያ ዋና ከተማ ቪየና የተካፈለው እስራኤላዊ ለፍጻሜ ውድድር ማለፉን ነው። እስራኤልን የወከለው ኖአም ቤታን ሚሼል በሚለው ዘፈኑ ለፍጻሜ ውድድሩ አልፏል። አውሮፓውያን ሚሼል የሚለውን ዘፈን ወደውታል በማለት ጋዜጦች ሰፊ ዘገባን አቅርቧል። ሌላው እስራኤል አየውም ጋዜጣ የዘገበው የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተለያዩ መንግስታዊ መስሪያ ቤቶች ላይ ምርመራ አድርገው ጉድለቶችን ትላንት ይፋ አድርገዋል። አንደኛው እስራኤል በራሷ አቅም የጦር መሳሪያ የማምረት ሁኔታዋ ዝቅተኛ መሆኑ ይህ ጉዳት እያደረሰ ነው፣ ትኩረት እንዲሰጥበትም የመንግስት መስሪያ ቤቶች ዋና ተቆጣጣሪ አሳስበዋል ብሏል። በቅናሽ የሚገዙ የጦር መሳሪያዎችም የተዋጊ ወታደሮችን ህይወት አደጋ ላይ የሚጥሉ ናቸው ብሏል የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርቱ። ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ለጉዳዩ ትኩረት ይስጡ ብሏል ዋና ተቆጣጣሪው። የመከላከያ ሚኒስትር ጽህፈት ቤት በበኩሉ የጦር መሳሪያ ግዥ ጉዳይና የጦር መሳሪያን በተመለከተ መስሪያ ቤቱ በመጀመሪያ ደረጃ ትኩረት የሚሰጠው ጉዳይ መሆኑን ምላሽ ሰጥቷል። ሌላው በደቡብ እስራኤል በአንዳንድ ሆስፒታሎች የሚሳይል መከላከያ የሌለ መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው ገልጿል። ጥቅምት 7 ቀን 2023 ዓ.ም ለተጎዱ ሰዎች የሚሰጥ በቂ ደም እንዳልነበረም የመንግስት መስሪያ ቤቶች ዋና ተቆጣጣሪ በሪፖርታቸው ገልጿል ብሏል የእስራኤል ሀዮም ጋዜጣ። የማሪቭ ጋዜጣ ካቀረባቸው ዘገባዎች መካከል አንዱ በአዲሱ የሞሳድ ድርጅት ኃላፊ ሜጀር ጀነራል ሮማን ጎፍማን ላይ ሹመታቸው መሰረዝ አለበት በሚል የቀረበውን አቤቱታ ከፍተኛው ፍርድ ቤት መመልከቱን ዘግቧል። አዲሱ የሞሳድ ድርጅት ኃላፊ ከዓመታት በፊት ያሰሩትን ኡሪ የተባለውን ወጣት አስፈላጊውን እርዳታ አላደረጉለትም፣ በዚህም እምነት አይጣልባቸውም በሚል ስልጣናቸው እንዲሰረዝ የሚለውን አቤቱታ ፍርድ ቤት ሲመለከት ውሏል። መልሱን በሌላ ጊዜ
የሚሰጥ መሆኑን ፍርድ ቤቱ አስታውቋል። የመንግስት ገማካሪዋ የሮማንን ስልጣን ይቃወማሉ እንዲሁም ስልጣናቸውን እየጨረሱ ያሉት የሞሳድ ድርጅት ኃላፊ ዴዲ ባርኒያም ተቃውሟል። ደብዳቤም ለፍርድ ቤት አቀርቧል። ዳኛ ሽታይን የባርኒያን ደብዳቤ ውድቅ አድርገዋል። አሁን አስፈላጊ ነውን የሚል ጥያቄ አንስተዋል ብሏል የማሪብ ጋዜጣ። ሌላው የዲዮ ታህሮኖት ጋዜጣ የዘገበው የገንዘብ ሚኒስትር ጽፈት ቤት የጦረታ ዕድሜን ወደ 70 ከፍ ለማድረግና የላት ከተማን ለማሳደግ ሲባል ግብር እንዳይከፈል የሚደረገውን ለመሰረዝ አቅዷል ብሏል። እቅዱም ከ2027 ዓ.ም እስከ 2030 አካባቢ ተፈጻሚ እስከ 2032 ዓ.ም አካባቢ ተፈጻሚ ለማድረግ ታስቧል ብሏል። ግን እቅዱ አሁንታዊና አሉታዊ ተጽዕኖ እንዳለውም ጋዜጣው ጨምሮ ዘግቧል። በኢራን ጉዳይ በአሜሪካና እስራኤል መካከል ልዩነት እንዳለ የዲዮ ታህሮኖት ጋዜጣ ዘግቧል። የአሜሪካው ፕሬዝዳንት በኢራን ጉዳይ ያወላወሉ ይገኛሉ። በተለይ በወታደራዊ እርምጃው ዙሪያ ቁርጥ ያለ አቋም የላቸውም። እስራኤል ደግሞ ጦርነቱ እንዲታደስ ትፈልጋለች ተብሏል። በሌላ በኩል ደግሞ አሜሪካና ኢራንን በማደራደሩ ዙሪያ ከፓኪስታን ባሻገር ካታርም በንቃት እየተሳተፈች ነው ብሏል ጋዜጣው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ ዛሬ ምሽት በቤጂንግ ተገናኝተው ይወያያሉ። ሁለቱ ሀገራት በኢኮኖሚ ዙሪያ ከመወዛገባቸው ባሻገር ቻይና በኢራን ላይ ተጽዕኖ እንድታሳድር ትራምፕ ይፈልጋሉ። ይሁን እንጂ ቻይና ትራምፕን ልታግዛቸው አትችልም። ቻይና ከኢራን ጋር ያላትን ጥቅሟን ልታስቀድም ትችላለች ብሏል የኢዲዮ ታህሮኖት ጋዜጣ። ሐሬጽ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ከሊታኒ ወንዝ ማዶ መድረሱንና ስትራቴጂካዊ ጠቀሜታ ያለውን ቦታ መቆጣጠሩን ዘግቧል። ኢራንን በተመለከተ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማደስ እያጤኑበት ነው ብሏል። ሌላው በብሪታንያ በጠቅላይ ሚኒስትር ኪም ስታርመር ላይ ያለው እምነት እየቀነሰና ሚኒስትሮችም ስልጣናቸውን እየለቀቁ ነው። ብዙ ሚኒስትሮች ብዙ የአካባቢ መስተዳድሮችም በብሪታንያው ጠቅላይ ሚኒስትር ላይ እምነት አጥተዋል የሚል ዘገባ አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምደ ዝግጅት በአጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርብበት ሰዓት ነው። ወቅታዊ ዘገባዎችን እንዲመለከትልንም ጋዜጠኛ ጋቢ ወርቁን ጋብዘናል። ጋቢ እንደምን አደርክ?
1: ሰላም ደህና ስለኝ እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን
0: ደህና ነን? እንዴት ናንተ?
1: እኔ ሰላም ነኝ፣ የተመሰገነ ይሁን። ሁላችንም አካባቢያችንም ደህና ነው፣ ሰላም ነው። እንግዲህ ያለው ሁኔታ ጥሩ ነው።
0: ጥሩ እንግዲህ እስኪ በአካባቢ ካልክ በሰሜን እስራኤል ጉዳይ እንጀምርና እንዴት ነው አሁን እስራኤል መከላከያ ሰራዊት ከሊታኒ ወንዝ ማዶ እንዳለ ይነገራል። እውነት እንግዲህ ውጤት እያመጣ ነው ወይ ዘመቻ፣ ወይስ ሌላ ዋጋ እያስከፈለ ነው?
1: አሁን እንግዲህ በመጀመሪያ በእውነት ሰሜንን በምናይበት ጊዜ አሁን የተረጋጋ ነው። በእርግጥ ከእስራኤል ድንበር ብዙም የዚህ አይነት ከዚህ በፊት እንደነበረው የጦርነት ሁኔታ ወይም ደግሞ ሌላ ግጭቶች የሚስተናገዱበት ሁኔታ አይደለም። ግን የእስራኤል መከላከያ ሰራዊት ደቡብ ሊባኖስን በመቆጣጠር እንዲሁም ከደቡብ ሊባኖስ ወጣ በማለት አሁን እንደጠቀስከው ሊጣኒ የሚባለውን ወንዝ ያንን በመሻገር በትላንት ሮት ሀቲባት ጎላኒ ወይም የጎላኒ ባቴሊዮን ወደ ከወንዙ ባሻገር መግባቱ እነዚህ ላይ የሚያሳይ ነው። በርካታ ቦታዎችን መቆጣጠር የተቻለበት እና ከዛ ላይ ደግሞ ስትራቴጂክ የሚባሉ ቦታዎችን በመያዝ ከዛ በኋላ ሂዝበላ ወደ ሰሜን እስራኤል የሚያደርገውን ትንኮሳ ያንን ለመቀነስ ወይም ደግሞ ጭራሽ ለማጥፋት እንደሆነ በዚህ ላይ እየተነገረ ያለበት ሁኔታ ነው ያለ። በትናንትናው ዕለት ሂዝበላ እዚያው ወደ ደቡብ ሊባኖስ በሚገኘው የእስራኤል መከላከያ ኃይል አባላት ወደ እነሱ አካባቢ ሮኬቶችን ተኩሶ ነበር። ሆኖም ግን በሰው ላይ በወታደሮቻችን ላይ የደረሰ ጉዳት እንደሌለ ነው እየተነገረው። ስለዚህ አሁን ምንድን ነው ሂዝበላ ትጥቁን የማይፈታ ከሆነ የእስራኤል መከላከያ ሰራዊት በኃይል ትጥቁን አስፈተዋለሁ የሚል አላማ ነው ያለ። ይህን በተመለከተ ምናልባት በዲፕሎማሲ እና በመነጋገር ትጥቅ ይፈታል የሚባል ሁኔታ ካለ በሊባኖስ መንግስት በኩል ይሄ ነው የሚነገረው። ስለዚህ በእስራኤል እና በሊባኖስ መንግስት መካከል ድርድር አለ፣ ውይይት አለ፣ እየተነጋገሩበት
0: ነገም በአሜሪካ ይገናኛሉ ተብሎ ይጠበቃል እስራኤል እና ሊባኖስ
1: በትክክል። ስለዚህ ይህንን ድርድር መጨረሻ ላይም በመጨረሻ ላይ ምናልባት ሂዝበላን ትጥቅ እናስፈተዋለን የሚል ሁኔታ ስላለ በእርግጥ የሂዝበላ ታጣቂዎች ወይም ደግሞ ሽብርተኞች በሊባኖስ የሚገኘው መንግስት እጅግ በጣም በከፍተኛ ደረጃ በፈለጉት ጊዜ መጣል እንችላለን ብለው የሚያስቡ ናቸው። ይህ እንዴት ሊሆን ይችላል? በሰላም እንዴት መፍታት ይቻላል የሚለው ሁኔታ ይህ በጣም አነጋጋሪ ነው። ግን ድርድሩ አለ እንደጠቀስከው፣ በነገው ዕለትም በአሜሪካ የእስራኤል ወኪሎች እና የሊባኖስ ወኪሎች በዚህ ጉዳይ ላይ ውይይት ያካሄዳሉ። መጨረሻ ላይ ያው ሰላም ላይ መድረስ አለብን የሚል ሁኔታ ነው። በተለይ በሊባኖስ በኩል መሮናል፣ በየጊዜው ጦርነት እየተነሳ ሀገራችን እየወደመች ነው። ሂዝበላ ወይ መንግስት አይደለም በፈለገው ጊዜ ጦርነት እየከፈተ መንግስት ያላመጣው ወይም ደግሞ ያልወሰነው ውሳኔ በህዝባችን ላይ እያመጣ እየጫነና ከፍተኛ ጭንቀትና አደጋ እየጣለን ስለሆነ በዚህ ላይ አንድ አፈሙዝ መኖር አለበት በሊባኖስ ውስጥ የሚል አቋም ነው ያላቸው። ስለዚህ እነሱ በዚህ ላይ የሚያምኑበት ከሆነና መጨረሻ ላይም ደግሞ ኢራን በዚህ ጣልቃ የማትገባና ኢራን የኢራን እጅ የሚቆረጥ ከሆነ እስካሁን ድረስ ትልቁ ችግር ምንድን ነው? ኢራን በገንዘብም እንዲሁም ደግሞ በጦር መሳሪያም ድጋፍ እንዲሁም በስልጠና ድጋፍ ለሂዝበላ እየሰጠች እስካሁን ድረስ ይህን እስራኤልን ለማተራመስ እንዲሁም ደግሞ ሊባኖስንና አካባቢው ጸጥታ እንዳይኖረው እያደረገች የምትገኘው ኢራን ነች። አሁን በአሁኑ ሰዓት ግን ኢራን በኢኮኖሚም እንዲሁም ደግሞ በወታደራዊ ኃይልም በከፍተኛ ደረጃ እየተዳከመች ያለችበት ሁኔታ ነው። ስለዚህ ወደፊት ድጋፍ ታደርጋለች፣ ያን የምናየው ነው። የእሷ የኢራን መጎልበት አሁንም ሂዝበላን ሊያጎለብተው ሌሎችንም ሁቲዎችንም ሌሎችን ሊያጎለብት ሐማስንም ጂሃድ እስላሚንም ሊያጎለብት ይችላል። የኢራን መዳከም ደግሞ እነዚህም በሙሉ የሚያዳክም ነው የሚሆነው። አሁን እንደምናየው ከሆነ ይህ ነው የምናየው። ስለዚህ አሁን የእስራኤል መከላከያ ሰራዊት እስከዚህ ድረስ ይደርሳል ሊባኖስን ለመቆጣጠር የሚችልበት አቅም አለው ግን በውሳኔ ደረጃ እስከዚህ ድረስ ይሄዳል የሚለው ሁኔታ ግን ይሄ ያጨለ ያለው ጉዳይ ነው።
0: አዎ ሚታየውናለው ደፍት ሌላው የእስራኤል ፖለቲካ ጉዳይ በተለይ በጥምር መንግስቱ ላይ እንግዲህ የመፍረስ አደጋ ተጋርጧል ይባላል በተለይ ሃሬዲም ፓርቲዎች በዘመቻ ህጉ ምክንያት መንግስት መበተን አለበት ካልጸደቀ ይያሉ ነውና እንደው በዚህ ወጣው መጫው ተቃረበ የተባለ ባለበት ወቅት መንግስትስ መበተኑ ጥቅም አለው ወይ?
1: እንግዲህ በዚህ ላይ በተለየ ሃይማኖት አክራሪ ፓርቲዎች ማለትም እንደ ኻሪጅም ይያልን የምንጠራቸው ከዚያም ደግሞ ሻስ እና የሃዱት አቶራ አሉ። እነሱም ይሉስ ምንድነው እስካሁን ድረስ ስንደለል ቆይተናል በወደ ክነሴት ይቀርባል የተባለው የኻሪጅሞችን ወይም ደግሞ ሃይማኖት አክራሪዎችን ወደ ውትድርና ይሄዳሉ የሚባለው ሁኔታ ያ ህግ እስካሁን ድረስ አልቀረበም የህግ መጽደቅ አለበት የሚል ሁኔታ ነው። ምክንያቱም ሃይማኖት አክራሪዎች ያ ህግ ተሻሽሎ እኛ በፈለግነው መንገድ የሚመጣ ከሆነ ወደ ውትድርና የሚሄዱ ተማሪዎች ወይም ደግሞ የሃይማኖት አክራሪዎች እነሱን በተመለከተም ቁጥራቸው ወደ 6000 የሚደርስ በአመት ይገባሉ የሚባል ሁኔታም አለ። በዚህ ህግ ላይ የሚነጋገሩበት ምናልባት ከዚያም በላይ ትንሽ መዝቅ ሊል ይችላል። ስለዚህ አሁን እነሱ የሚፈልጉት ይህ ህግ እንዲጸድቅና ይህ ህግ ተጸደቀ ደግሞ እስካሁን ድረስ የተጣለው ማዕቀብ በተለይ በከፍተኛው ፍርድ ቤት በኩል እየተጣለ ያለው ማዕቀብ ያ መቆም አለበት፣ ከዚህ በፊት ሲያገኙ የነበሩትን ባጀት እንዲያገኙ መሆን አለበት የሚል ሁኔታ አቋም አላቸው። ይህ ህግ ግን ከሰሞኑ እንደሚባለው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሃይማኖት አክራሪዎችን በመጥራት በዚህ ከመርጫው በፊት ይህንን ህግ ለማስተላለፍ ምናልባት አብላጫ ድምፅ ያለን አይመስልም የሚል ሁኔታ ሀሳብ አቅርበዋል ይባላል። ስለዚህ ይህን ሀሳብ በተመለከተ ሃሬዲሞች ሚሎት ምንድን ነው እንዲህ ከሆነማ አስቀድመን እንዲሁም ምርጫውንን ወይም ደግሞ የምርጫውንን ሂደት እናስቀድመውና ከአሁን በኋላ ደግሞ ከዚህ ከጥምር መንግስቱ ጋር ሁልጊዜም በአንድ ላይ ወይም በአንድ የምነደው ሁኔታ ይሄ እያከተመ ለት ነው የሚሉ ሐሳቦችም እየተነሱ ያለበት ሁኔታ ነው ያለ። ስለዚህ ይሄ እውን የሚሆን ከሆነ አሁንም ለዚህ ላለው ለቀኝ ክንፍ በኩል ላለው የፖለቲካ ዘርፍ ወይም ደግሞ ፓርቲዎች ለሊኩድ ከፍተኛ አደጋ ነው የሚሆነው። ምክንያቱም በትላንትናው ዕለትም አንድ ዘገባ ነበር። ያ ዘገባ የሚያሳየው ምንድነው የሻስ ፓርቲ ሊቀመንበር አሪየ ደሪ በሚቀጥለው ምርጫ ምናልባት ከቢንያሚን ኔታንያሁ ጋርም መንግስት ላንመሰረት እንችላለን የሚሉ ሀሳቦች ሰንዝረዋል የሚባል ሁኔታ አለ። ምንኛ እውነት ነው እስካሁን ድረስ የተረጋገጠ ነገር የለም። እንደዚያ ከሆነ እንደዚህ አይነት ነገሮች እውን የሚሆኑ ከሆነ በእርግጥም በሚቀጥለው ምርጫ ይሄ መንግስት ለመመስረት ከፍተኛ የሆነ ችግር እንደሚፈጥር እያሳየ ያለበት ሁኔታ ነው ያለ። ይሄ በቀን ክንፍ በኩል ያለውን የሚታየው ነው። አሁንም ጥምር መንግስቱ ነው አገሪቱን እያስተዳደረ ያለው። በእርግጥ ሁላችንም እንደምናውቀው የሃይማኖት አክራሪ ፓርቲዎች ኻሪጅሞች ከጥምር መንግስቱ ጋር ሙሉ የሆነ እንቅስቃሴ እያደረጉ አይደለም። ምክንያቱም ይሄ ፎካግዩስ ወይም ደግሞ ወታደሮች ሃይማኖት አክራሪዎች እነሱ ወደ ውትድርና ይሄዳሉ የሚለውን ሁኔታ በተመለከተ እስካሁን ድረስ በህግ አለመጽደቁ ይሄ አከራካሪ ሆኖ ያለበት ሁኔታ ነው ያለ። ምናልባት ምርጫው በዚህ ላይ የሚያተኩራል ተብሎ ነው የሚጠበቀው። በግራ ክንፍ በኩል ይህን ነው እስካሁን ድረስ እያነሱት ያሉና ወደፊትም ደግሞ ይህን ጉዳይ በመጠቀም ያው ድምፅ ለመሳብ ይጠቀሙበታል የሚል ሁኔታ ነው ያለ። ስለዚህ የፖለቲካ ሁኔታ በጣም በርካታ ፓርቲዎችም እየተቋቋሙ ነው የሚባል ሁኔታ ነው ያለ። ሽኩቻ አለ። ይህ አሁን የፖለቲካ ሁኔታ
0: የተማማቀ ነው
1: እየተማማቀ ነው ወደ ምርጫ መቅረባችንም እያሳየን ነው።
0: አዎ ያ ማለት ይህ ፈጠነም ዘገየም 5 6 ወራት ነው የሚቀር እናይዋለን። ሌላው የመካከለኛው ምስራቅ ሁኔታ እንዴት ነው? ፕሬዝዳንት ትራምፕ በኢራን ጉዳይ የተለያዩ ጉዳዮችን ያነሱ ይናገራሉ። አንደኛውንም ለመያዝ አስቸጋሪ ሆኗል። ወደ የት እናመራ ይሆን?
1: በእውነት ሰጠኝ በትክክል ነው በጥያቄ ያስቀመጥከው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህንን የመካከለኛውን ምስራቅ በደንብ አድርገው እየተረዱት አይመስልም። በተለይ ኢራኖችን የተረዷቸው አይመስልም። ኢራኖች እጅግ በጣም አደገኞች ናቸው፣ ጠቢቦችም ናቸው፣ አታላዮች ናቸው፣ አጭበርባሪዎች ናቸው። እነሱ ሁልጊዜም ጊዜ ለመግዛትና ጊዜ ለመግደል የሚያደርጉት ስራ እጅግ በጣም በጣም የረቀቀ ነው። ስለዚህ አሁን እያደረጉት ያለው እንደውም በጦርነት ተሸንፈዋል። ግን አሁን የአሜሪካው ጠቅላይ ፕሬዚደንት ስቴካ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያው ለመጀመሪያ ጊዜ ለሁለት ሳምንት የሚል የተኩስ አቁም ስምምነት ከሰጡ ከዚያም በኋላ ደግሞ እያራዘሙ ድርድር በፓኪስታን እያካሄዱ በፓኪስታን የአሜሪካ ልኡካን ቡድን እና የኢራን ልኡካን ቡድን ከዚያ እየተደራደሩ በየጊዜው ኢራኖች የሚያደርጉት ምንድን ነው? እሺ ግን ብለው እንደገና ደግሞ ሌላ ሀሳብ ያቀርባሉ። በዚያ ሀሳብ ደግሞ እነዚህኞች አሜሪካኖች ሳይስማሙ ሲቀሩ እንደገና ሌላ ሀሳብ። በዚህ ነው ያለው። ሁልጊዜ ዶናልድ ትራምፕ አሁን በማስፈራራት በዛቻ ብቻ ያሉበት ሁኔታ ነው ያለ። ወደ ዋናው ነገር መቅረብ ይፈልጋሉ ወይ? መጨረሻ ላይ ከኢራን ላይ የሚወሰደው እርምጃ ለአንዴና ለመጨረሻ ጊዜ ኢራን ውስጥ ላለው ህዝብም እንዲሁም ደግሞ ለመካከለኛው ምስራቅ መተራመስ የሰላም እጦት ከፍተኛውን ድርሻ ይዛ የምትገኘው ኢራን ነች። ይህንን በተመለከተ በተለይ እስራኤል እንደምትፈልገው አሁን ኢራን ሙሉ በሙሉ እንድትደመስ ማለትም የኢራን አሁን ያለው መንግስት እጅግ በጣም ከፍተኛ የሆነና እስላማዊ የሆነ አክራሪ የሆነ በየጊዜውም ጦርነት ለመክፈት በእስራኤል ላይም ልክ እንደ ባብ ዙሪያ ጥምጥም እየጠመጠመ ያለበት ሁኔታ በየጊዜው እስራኤል በዚህ ላይ መቀጠል አትፈልግም። ስለዚህ አሁን በእስራኤል በኩል የሚፈለገው ምንድን ነው? ይህ የኢራን መንግስት መፍረስ አለበት፣ ሌላው ለኢራናውያን ሌላ እድል መሰጠት አለበት፣ እነሱ ደግሞ ራሳቸውን በራሳቸው መምራት የሚችሉበትና ከዓለም ማህበረሰብም ጋር ተያይዘው የሚሄዱበትን የመካከለኛው ምስራቅ በእነሱ ምክንያት ሁልጊዜ ይህ ያለው ትርምስ መጥፋት መወገድ እንዳለበት በእስራኤል በኩል ይታመናል። ይህንን የአሜሪካው መንግስት እስካሁን ድረስ አንድ ወደፊት ሁለት ወደኋላ እያደረገ ያለበት ሁኔታ ይሄ አሁንም ኢራንን እንደውም እንደገና ባለችበት በአቋሟ እንድትቀጥል የሚያደርግ ነው። ለኢራኖች ደግሞ ተስፋ የሚያስቆርጥ ነው። የኢራን ህዝብ ይህንን መንግስት አብዛኛው አይፈልገውም። 30% ነው ይህንን መንግስት የሚፈልገው። ከዚያ በላይ የሚሆነው ግን ይህንን መንግስት አይፈልገውም። ምክንያቱም እስላማዊ ነው፣ አክራሪ ነው፣ ለሴቶች መብት የለም፣ ለወንዶችም ለሌሎችም ሴቶች አይናቸውን ብቻ እንጂ ሌላውን በሙሉ ሸፍነው እንዲሄዱ የሚደረግበት ሁኔታ፣ እንደዚያ ካልሆነ ደግሞ የሞት ፍርድ ራሱ የሚተገበርበት ሁኔታ፣ ይህ በጣም በእነሱ በኩል ተቀባይም ስለሌለው መውጣት የሚፈልጉ እየወጡም በሌላው ዓለምም እየሰፈሩ ስለሆነ፣ ሌላው ደግሞ መካከለኛው ምስራቅ በኢኮኖሚ ሆነ ማለትም የዓለሙ ማህበረሰብ በኢኮኖሚ ራሱ እየተቀጣ ነው። ለምን አሁን ባለንበት ጊዜ የነዳጅ ዋጋ እጅግ በጣም በከፍተኛ ደረጃ በሌሎች ዓለም በእስራኤል ባይሆንም በእስራኤል በእርግጥ በትንሹ ጨምሯል፣ ግን በሌሎች በአፍሪካ ያሉ ሀገራት እና በሌላው ሀገር ያሉ ግን የነዳጅ ዋጋ እጅግ በጣም እየናረ የሄደበት እና ለእነሱም ከፍተኛ ጉዳት እየደረሰ ያለበት ሁኔታ ነው ያለ። ስለዚህ ዋናው መንስኤው ይሄ የኢራኑ መንግስት ነው። ይህንን መንግስት ደግሞ ለማውረድ የማይቻልበት ሁኔታ ከተፈጠረ ይሄ ወደፊትም ደግሞ እንደውም ተባብሶ ይቀጥላል። ኢራን የኒኩለር መሳሪያ ባለቤቱና የኒኩለር መሳሪያ ከታጠቀች ያ የበለጠ አደገኛ ሆኖ ዓለምንን ከዚህ በፊት በየጊዜው ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ 20 ዓመት ውስጥ በየጊዜው በዓለም አቀፍ መድረክም እንዲሁም በእስራኤል የሚጮሁት እና የሚያስጠነቅቁት ይሄ ነው። ኢራን የኒኩለር የጦር መሳሪያ ከታጠቀች ከዛ በኋላ አሁን የሆርሙዝ የሚባለውን ወሽመጥ ያን ብቻ የባህር ወሽመጥ መዝጋት ብቻም ሳይሆን ሌሎችን የመቆጣጠርና ከዚያ የዓለምን ኢኮኖሚ ማዳከም እንደገናም ደግሞ የመስፋፋት ሁኔታ በዚህ ላይ በተለይ የአረብ ሀገራትን የመቆጣጠር ሁኔታ ትልቁ ስጋት ምንድን ነው? ከዛ እነ ሳውዲ አረቢያን፣ የተባበሩት ኤሚሬትን፣ ሌሎችንም ኦማን፣ እነዚያን በሙሉ የመቆጣጠርና ኢራቅን ከዚያም ደግሞ ዮርዳኖስን ከተቆጣጠሩ ደግሞ ወደ እስራኤል ለመቅረብ ነው። ስለዚህ ይህ ሁኔታ አደገኛ ስለሆነ ከአሁኑ እልባት ማግኘት ያለበት ነው ያለው ጥያቄ።
0: እስኪ እንግዲህ እናየዋለን በምን መልኩ ነው። አሁን እንደምንመለከተው ፕሬዚዳንት ትራምፕ ዚግዛግ ከሆነ መንገድ ላይ ነው ቁመያል። ጋቢ በጣም ነው የምናመሰግን። መልካም ቀን እንመኝልሃለን።
1: አመሰግናለሁ ሰጠኝ። እንዲሁም አድማጮቻችን መልካም ቀን።
0: መልካም ቀን። ቻው ቻው። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከሁለገብ ባለሙያ ጀንበር መንግስቴ ጋር ወጣቶችን በተመለከተ ቃለ ምልልስ እናካሄዳለን። ጀንበር እንደምን አደርክ?
2: ጤና ይስጥልኝ ሰጠኝ። እንዲሁም የስራ ባልደረቦችና ለጥቂት ጊዜም የስራ ባልደረቤ ለነበረው ለገብርኤል ጋቢ ወርቁ ሰላም እላለሁ። እንዲሁም ለህዝብ እስራኤል ለአድማጮቻችን አመሰግናለሁ ሰጠኝ።
0: ጥሩ እናመሰግናለን። እንደው ወደ ወጣቶች ከማለፋችን በፊት አንተ የሙዚቃም ሰው ነህ የኪነ ጥበብ ሰው ነህ እና ትላንት ምሽት በተለይ በኦስትሪያ ቬና የነበረውን እስራኤላዊ ተወዳዳሪ ኖአም ቤታን ያሳየውን ብቃት እንዴት አየው?
2: በመጀመሪያ ደረጃ ያው እንግዲህ ምንድን ነው የሚባል ዘፈለደ ስታት ይመስለኝ ነበረ። ለካት ለተከፋ ለተቆረቆረ እንደሚባል ዘፈን፣ ሙዚቃ፣ አርት የሚያዝናናና ህይወትን የሚያድስ ምንድን ነው እድሜንም የሚያስረዝም ነው እና አንደኛ በኩራት ደረጃ ይሄ ወንድማችን ከእስራኤል አብራክ የወጣ በልጃችንም ደረጃ ይሆናል ለዚህ ውድድር ቀርቦ ያው ለሁለተኛው ዙር እንደሚቀርብና እንደሚያቸንፍም ትላንት ማታም በዜና እንዳቀረብከው ዛሬም ደግሞ መልካም የጠዋት ዜና የምስራች እንደሰማነ አሁንም ቅዳሜ ማታ ደግሞ ድሉን ተጎናጽፎ የወርቅ ዋንጫ ይዞ ለመምጣት ያብቃውላለሁ። ለሁሉም እስራኤል አንድ ስትሆን ሰላም ስትሆን በሁሉም በተለያየ ዘርፉ እስራኤል ብቃትና ጥራት ያላት ናት። ይህም ደግሞ እግዚአብሔር የመረቃት ሀገርና የመረቀን ህዝብ ስለሆነ ነው ሰጠኝ።
0: ጥሩ። ሌላው በወጣቶች ዙሪያ አንተም ፕሮጀክት ሎሚ የምትሰራ ነህና ብዙ እንቅስቃሴ ታደርጋላችሁ። በተለይ ደግሞ በእናንተ ከተማ በፔታ ትክባ የነበረው ሁኔታ እናስታውሳለን። አሁንም ያልተቋጨ ጉዳይ ነው፣ ብዙ አጠያቂ ነገሮችም ያሉት ነው እና ችግሮች አሉ፣ ግን የመፍትሄ ሀሳቦችን አንድ ሆኖ የማምጣት ችግር አሁንም አለ እና ለወደፊት በወጣቶች ዙሪያ ምንድን ነው መሰራት ያለበት በአንተ እይታ?
2: ፈጠይ፣ በእርግጥ የወጣቶች ጋር ስሰራ እኔ ወጣትነት እድሜ ነው የሚሰማኝ። ለምን ያላቸው ትኩስ ኃይልነት ያላቸው መልካም ፍላጎት ያላቸው ችሎታ በጣም ከፍ ያለ ሲሆን እግር መንገዱን ደግሞ ይሄ ያመጣው ቴክኖሎጂ የተለያየ ጥቅማ ጥቅሞችንም የተለያየ እውቀቶችንም ስንቀስም በተጓዳኝ ደግሞ ብዙ ጉዳትን እያደረሱ ይገኛል። እና የአንድ ልጅ ወይም ደግሞ የአንድ ወጣት የመጀመሪያ ትምህርት ቤቱና ከእግዚአብሔር በታች እግዚአብሔሩ ወላጅ እናት አባት ነው። ሁላችንም እንደምናውቀው አንተ ምንም ወጣት ሁነን አልፈናል። አሁንም በየእድሜያችን ጎልማሳ ብንሆን ከወጣቶች ጋር ስንሰራ ወጣቶች ነን፣ ከሽማግሌዎች ጋር ስንሰራ ሽማግሌዎች ነን፣ ከምሁራኖች ጋር ስንሰራ ምሁራኖች ነን። እና እነዚህ ወጣቶች ያልተጻፈባቸው ሌጣ ወረቀት ማለት ናቸው። እኒህ ሌጣ ወረቀት ለምሳሌ ወይም ደግሞ ሌጣ ደብተር ያልተጻፈበት ያንን አስምረህ በትክክለኛ ጥሩ ስትጽፍበት ጥሩ ቀለም ያለው የሚነበብ ታሪክ የሆነ ትጽፍበታለህ። ደግሞ አበላሸኸውን በእስክርቢቶ ያንን ወረቀት ተለከለከው ያ ወረቀት የሚታየው ወይም ተጨማዶ ወይም ተበላሽቶ ነው። እና አሁን ባለንበት ደረጃ ወጣቶችን ለመንከባከብ አንደኛ ቀላል አይደለም፣ ከባድ ነው። ግን ዘዴዎችን በመጠቀም በጥሩ ሁኔታ በማስተማር እኛ ያሳለፍነውን እንደገና በእኛ መንገድ ብቻ አህዱ ሳይሆን ያለውን የዘመናዊውን የጊዜ ከጊዜው ጋር እንዴት መሄድ እንዳለብን ይህ ጊዜ እንደ ፀሐይ የበራ እንደ ጨረቃምና እንደ ከዋክብት የደመቀ ወደ ላይም ደግሞ እንደ ሰማይ የመጠቀና ወደ ውጭ እንደ በውሃም በውቅያኖስ እንደጠለቀ ማለት ነው እና ይሄን በጥሩ ሁኔታ ያስረዳነ የነበረውንና አሁንም ደግሞ ያለውን ተጨባጭ ሁኔታ ያስረዳነ ከሄድነ አዎ ጥሩ ልጆችን ማውጣት እንችላለን። ነገር ግን አንዳንድ ወላጆች ደግሞ በወላጅ ደረጃ እንደምታየው የሚበላው የሚጠጣው ወይም ደግሞ በተለያየ የሚያስፈልገውን አዳዲስ ጥሩ ጫማዎች አዳዲስ ጥሩ ልብሶች እንዲያውም በዋጋ በእኛ ቤተሰብ ሁኔታ ስትመለከተው በጣም የናረ ነው። ለአንድ ልጅ የሚገዛው ልብስ ወይም ጫማ ለሁለትና ለሶስት ልጅ የሚሆን ነው እና
0: እሱ እንዳለ ነው። አሁን ችግሩ እንዴት ነው መቅረፍ ያለብን? ወጣቶች ፍላጎታቸው ከፍተኛ ነው። የዘመኑን ስልክ ይፈልጉ ይችላሉ፣ ጫማ ይፈልጉ ይችላሉ። አሁን እሱን እንተገደንም ሆነ ስፈልገንም ሳንፈልግ መግዛቱ እንዳለ ሆኖ ግን ካሉበት ማህበራዊ ችግር እንደው እነሱን ብቻ መውቀሱ ሳይሆን በየኛስ ድርሻ ምን መሆን አለበት የሚለውን
2: አሁን ሰጠይ መጀመሪያ በፔታክቲክባ የደረሰው ሁኔታ ምንም የኛ ልጅ ቢሆን ወይንም ደግሞ የወላጆች በእነሱ አብራክ የወጣ ቢሆን ግን ከሁላችን አብራክ እንደወጣ ነው የኢማኑ ዘለቀ ሁኔታ በጣም በጣም ህዝብን ያስለቀሰ ህዝብን ያስደመመ ህዝብ እስራኤል በሙሉ ያሳዘነ ነውና አሁን ይሄን እንዴት ነው መቅረፍ የምንችለው? ምን ነው ይሄን ቅድም ያልኩት የልጆችን ችሎታ ምን ያህል እንዳላቸው ነው እንጂ ችግሩን አሁን ባለፈው መሰጠኝ እናንተ ሁለት ሳምንት በፊት ነው ተወያይተንበታል። አንድ ሁነን መስራት ያለብን ይሄን አንድ ሁነን የምንሰራው ምንድነው ወላጆችም ልጆችም ማበረሰቡም የተለያየ መንግስት ባለ ስልጣኖች በትምህርት ሚኒስተር እንዲሁም ደግሞ በማህበራዊ ጉዳይ በከተማው ከንቲባ በመዘጋጃ ቤቱ በተለያዩ ሟዶኑ ማደራሽ የምንላቸው የወጣቶች ክለብ በዚህ ሁሉ ካንድ ላይ በመሰባሰብ ችግሩ ከመፈጠሩ በፊት ምን ማድረግ እንዳለብን ለልጆች ምን ማስተማር እንዳለብን የኛ የወላጆችና አሁን የተጠቀስኳቸው በሙሉ አላፊነት አለብን። ይሄንም ደግሞ ማድረግ የምንችለው ተግባብተን سنሰራ ነው። አሁን እኔ ከልጆች ጋር ከመስራት በርግጥ በበጎ አድራጎት ብዙ ቦታ ሰርቻለሁ። በመስራ ደቅሊታም በሶሁኑትም እንዱም ደግሞ ወጣቶችን በማሰባሰብ በወጣትነት ደረጃም ሰርቻለሁ። እና አሁን ሳይው ግና ለየት ያለ ነው። አሁን እነዚህን ወጣቶች በመንድነው እንትን ምንላቸው በጉልበት አይደለም በማዋያየት የነሱ ፍላጎት ምን እንደሆነ ህልማቸው ምን እንደሆነ ይሄን እየጠየቅነ ነው መስራት የምንችለው። ግን ይሄን ለምን አባት አደርጋለህ ይሄን ለምን አባሽ ታደርጋለሽ ብንል በልከ ሐረፋቱን እንደተባለው የበለጠ ያንተ የምትመክራቸውን ሳይሆን አንተ የምትነግራቸውን እንዲያውም የበለጠ በተቃራኒው ነው የሚሰሩት። እና አንዳንዴ መንግስት ወይም ደግሞ የፖሊስ ሰራዊት ተመለከተው እኔ ሁልጊዜ የምለው ነው የዲሞክራሲ ቅጥና ወሰን ደንበር የለውም። ያንን የዲሞክራሲ አዋጅ ሲያወጁ ወይም ደግሞ ይሄን ሲያወጡ ፈንት ነው ማስረዳት ያስፈልጋል። ዲሞክራሲ ደንበሩ የት ነው ምንድነው መብትና ግዴታ እንደሚለው ወይም ደግሞ ዝሁዮት በኮቦት ምንለው አለ አይደል ግዴታችንና መብታችን እንዴት ነው ማወቅ የሚገባን እንዴት አድርገን ነው መስራት የሚገባን ብለን ይሄ በመንግስት በኩል ጥሩ ትምህርት በቂ ትምህርት ለማበረሰው አልተሰጠም። አሁን ደግሞ የኢማኑን ግድያ በተመለከተ ስንመለከተው ያው በበርሸባም እንደዚያው ማን ነው ደስታው ቸኮል ነው እነሱም ተገለዋል። በጣም ያሳዝናል። እዚያ በፊትም ደግሞ
0: አሁን እኮ ያባለፈው እንግዲህ ብዙ ሂደት አለው የነሱ ሁኔታ እንዳይደገም ነው እንግዲህ ሁላችንም መስራት ያለብን በተለይ በየአካባቢው መምራንም እንደ መምርነታቸው ወላጅ እንደ ወላጅነቱ መንግስት እንደ መንግስትነቱ ከተሰራ ብዙ መፍትሄ ሊመጣ ይችላል። እንዲው ችግሩን ብቻ በማጉላት በመነጋገር መፍትሄ ሊመጣ ስለማይችል ሁላችንም በትብብር እንስራ ነው ምንል እንግዲህ ጀምበር መንግስቴ ማጠቃለያ ሐሳብ ካለ
2: እና ይውል አሁን ሰጠለ አሁን የምትለው ትክክለኛ ነህ። እንዲያውም በሰሞን የዚህን ልጅ በተመለከተ ያው ሰላማዊ ሰልፍ በሚደረገው እንደገና ወላጆች ስትመለከት ባለፈው የወላጆች ስብሰባ ነበርና እኔ ከማካሄድበት ትምህርት ቤት ማለት ነው ወላጆችም ሆነ ልጆቹ ስታያቸው በጣም በጣም በመበረዝ ሁኔታ በመረበሽ ሁኔታ ነው ያሉ። እና ይሄን ለማድረግ አንደኛ ትግስት ያስፈልጋል፣ ህግ አለ። በህጉ መሰረት ደግሞ ይሄን አብረን እንድንሰራ ትብብር ያስፈልጋል። ሌላው የምትፈቅድልኝ ከሆነ በተለይ እንግዲህ ከዛሬ ጀምሮ ያው እስከ ነገ ድረስ የሙታን መታሰቢያ 4000 ወገኖቻችን ከዚያም በላይ በሱዳን በአዲስ አበባ በተለያየ ሞቱትን መታሰቢያ ያው ከዛሬ ምሽት ጀምሮ ይካሄዳልና ለማህበረሰባችን ጥሪ የማደርገው ይህ መታሰቢያ ምሽት በየከተማው በሚካሄድ ጊዜ ከቤት ተቀምጠን ቴሌቪዥን ከማየት እነዚህ ወገኖቻችን ቢኖሩ ከኛ ጋር ይቆሙ ነበር ወይም ደግሞ ሩሃችንን በአካል ባናገኛቸው ነብታቸው አብሮ ከኛ ጋር እንዳለ በማሰብ ለሙታን ወገኖች ማጽናናት ለሞቱት ደግሞ ነፍስ ይማር ማለቱ አስፈላጊ ነው። ዛሬውም ሆነ በነገው መገኘቱ አስፈላጊ ነው ላለሁ ነብታቸው ይማር። አመሰግናለሁ። ሰጥ
0: እና አመሰግናለን። ጥሩ መልእክት ነው። መልካም ቀን። ቻው።
2: አሜን ላንተ።
0: ቻው። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ የስነ ልቦና ባለሙያና የማህበራዊ ጉዳይ ሰራተኛ ከሆነችው ወይዘሮ አገሬ መንግስቱ ጋር በወጣቶች ጉዳይ ቃለ ምልልስ እናካሄዳለን። ወይዘሮ አገሬ እንደምን አደርሽ?
3: እንዴት አደራችሁ? ሰጠኝ እንደናለን።
0: እኛም ደህና ነን። እንዴት ነው እንግዲህ የእስራኤል ሀገር ወጣት ያለበት ሁኔታ ምን ይመስላል? በሙያሽ እንግዲህ አንቺ መምህርት ነበርሽ፣ አሁንም በተለያዩ ዘርፎች ትሰሪያለሽና እንዴት ታያለሽ?
3: እንግዲህ እንደምታዩት ብዙ ችግር አለ በወጣቶች በእስራኤል ሀገር። ብዙ በእውነት የስሜት ጫና አላቸው። ብዙ ድል ቢኖራቸውም ብዙ ራሳቸውን ሀሳብና ህልም ማስተካከል የሚችሉበት መንገድ ቢኖርም በአንድ በኩል ደግሞ በጣም የስሜት ጫና አለባቸው። ይኸው እንደምናየው ይሄ የስሜት ጫና ወደ ውጭ የተወጣ እስከ ድብድብ እስከ ግድያ ድረስ የሚደርሱበት ሁኔታ ነው ያለው በአሁኑ ሰዓት። አብዛኛውን በእውነት ስሜታቸውን የሚገልጹበትን ሁኔታ እንግዲህ በድብድብ ወይም በቁጣ ወይም ደግሞ ከቤት ተዘግቶ በመቅረት ብዙ ወጣቶች በተለይ ብዙ በእኛ ህብረተሰብ ከቤት ተዘግተው የሚቀሩ አሉ። በዚህ በሶሻል ሚዲያ በተለይ በዚህ ብዙ ውድድርም አለ። ከህብረተሰብ ጋር ከጓደኝነት ጋር አንድ ለመሆን እኩል ለመሆን ብዙ ውድድሮች አሉ። ከዚህ ላይ በእውነት የሚያዳምጣቸው ብዙም አዳማጭ የላቸውም። አዳማጭ በሌለ ጊዜ ወደ ቁጣና ወደ እንደምናየው ስርዓት እየደረሱ ብዙ ችግሮች አሉ በአሁኑ ሰዓት።
0: ብዙ ችግሮች አሉ። ግን ይህን ችግሮች መፍታት የሚቻለው እንዴት ነው? እንደ አሁን እኛ እንግዲህ ኢትዮጵያ በነበርንበት ጊዜ ያስተዳደጋችን ሁኔታ ሌላ ነበር። አሁን ደግሞ ያለው ለየት ያለ ነው እና በምን መልኩ ነው በተለይ በእስራኤል ሀገር ልጅ ማሳደግ ከኢትዮጵያው የሚለይበት ሁኔታ? ለእርግጥ አሁን ኢትዮጵያ ነገሮች እየተቀየሩ ነው እና በምን መልኩ ነው መሄድ ያለብን? አንዳንድ ጊዜ ልጆችን የማቅረቡ ሁኔታ ውጤት ያመጣል የሚሉ አካላት አሉና እስኪ ከኢትዮጵያና እስራኤል ያለው ሁኔታ እያነጻጸርሽ ሙያዊ ምክርሽን ለግሽን።
3: እንግዲህ ኢትዮጵያ እንደሚታወቀው ተደደጋችን ለየት ያለ ነው። ከኛ ህብረተሰብ በእውነት ብዙ የእስራኤል ህብረተሰብ ሙሉ መማር ያስፈልጋል። ብዙ ጥቅሞችን ያገኛል ብዬ አምናለሁ። ምክንያቱም በኛ ህብረተሰብ መጀመሪያ ትልቅን የማክበር ሁኔታ አለ፣ አንድነት አለ፣ ስጦታ አለ፣ እምነታችን ጠንካራ ነው፣ ክብር እንደ ቤተሰብ። ከዛም ደግሞ የመንፈስ ጥንካሬም አለን እላለሁ። የመንፈስ ጥንካሬ የእስራኤል ሀገር ልጅ እንደምታየው ልክ እንደ እንቁላል ማለት ነው። አንድ ነገር ከተናገሩት ያቺ በቃ ትሰብረዋለች። ብዙ ያጋጥመኛል። በአንድ ቃላት ብቻ በትምህርት ቤት አስተማሪ በተናገረችው በዛ ወደኋላ በቃ በዛ ያኑና ወደኋላ የሚሉ ወይም ወላጅ ባለ ወይም ካካ ከጓደኞቻቸው ያሏቸው ቃላቶች ብቻ በቃ በዚህ ብቻ ወደኋላ ቀርተው በዚህ አምነውበት ብዙ ህይወታቸውን ወደኋላ አለ ሀሳባቸውን ህልማቸውን ወደኋላ የሚያደርጉ ልጆች አሉ።
0: እንዴ እንረዳቸዋለን ወይ በተለይ በኔ ኗር የሚባለው ታዳጊ ልጅ ከ12 እስከ 18 ያሉትን አንዳንድ ጊዜ እዚያ ሀገር የሚያሳልፉት ነገር እኛ እንረዳቸዋለን ወይ እንደ ባህሉ እንደዚያ ሀገር ሁኔታስ የነሱን ማንነት እንቀበላለን ወይ?
3: ይህ በጣም አነስተኛ ነው ብያምናለሁ በዚህ ላይ። ምክንያቱም እኛ ብዙ ስላሳለፍን እንደምታየው ሰጠኝ በሱዳን ሀገር ብዙ ጉዳት አድርሰው የመጡ ወጣቶች ራሱ ብዙ አይተው የመጡ ወጣቶች እናት አባት ቀብረው እህት ወንድም ቀብረው ብዙ ነገሮችን አሰቃቂ የሆኑትን ነገሮች አይተው ከዚህ ሀገር ደርሰው ግን በትምህርታቸው ጠንክረው ብዙ ደረጃዎች በጣም ደህና ደህና ከተባሉ ደረጃ የደረሱ እህት ወንድሞች አሉ። ይህንን ይዘን ማለት ነው የራሳችን ያሳየነውን ያለፍነውን ይዘን መጠን ከዚህ ያንን ተዋጠን ተምረንም ሆነ አልማችንም ስኬት አሳክተን በማለታችን ልጆቻችን በትንሹ አላደል ቅጣን ነው በዚህ እንዴት እንደዚህ ይሆናል በማለት የእነሱን ውስጣቸውን ችግራቸውን ለመረዳት ይከብደናል። እኛ ብዙ አሳልፈን ይሁሉ ጉዳት ደርሶን ግን እኛ የት ነን እንደናስተምሮን የት በደረስን ለምንድነው እናንተ እንድምትሆኑ ነው እንጂ ይሄ የውስጣቸው ችግሩን ለመረዳት በጣም ከዚህ ላይ እኛ ደካማን እንላለን።
0: አዎ ብዙ መረዳት ያስፈልጋል ማቅረብ ያስፈልጋል። እድሜያቸውም እኮ ራሱም ያመጣው ተጽኖ አለ እንግዲህ እንደሚባለው እኛም በዛ እድሜ ያለፍን ስለሆነ በዛው እኮ እኛም በእድሜያችን በወቅቱ ብዙ የረበሽንበት ብዙ ወላጅን አንታዘዝም ያልንበት ሁኔታ አለ ያንንም ማስተዋል አለብንና እንደው ወጣቶችን ታዳጊ ልጆችን መውቀስ ብቻ ሳይሆን በመንግስትም በወላጆችም አጠቃላይ ህብረተሰቡ በበቂ ሁኔታ ተሰርቷል ወይ የሚለውን ማየት አለብን።
3: አዎ ይሄ በጣም በእውነት ሁሉንም የሚነካ ነው። ሁሉንም በእውነት ሁሉም ተባብሮ ባለፈው እንደተነጋገር ነው ያው በእውነት ብዙ ባለሙያዎች ተጨምረውበት ጻድቅ ነው ተሰፋና ሁሉም ስራችን የት ነው እነዚህ ወጣቶች ለምንድን ነው አንድ ሰው አንድ ድርጊት የሚያደርገው ያንን ድርጊቱ ስላናደደው ወይም ደግሞ ጓደኛው ሆነ ስላበሳጨው ብቻ አይደለም ብዙ የተገነባ ከውስጡ ብዙ ብሶት ያለው ነው ያንን ብሶት ነው ወደ ውጭ አውጥቶ የሚያሳየው። እና እነዚህ ወጣቶች በአሁኑ ሰዓት የሚያሳዩን ድርጊት የሚያደርጉ ሁሉ በየቦታውም ትዕግስት ያጡበት እንደዚህ አድርገው ሁልጊዜ ጭው ይዘው የሚሄዱበት መንገድ ምንድነው የሚያስፈራቸው? ለምንድነው ይህን ደረጃ የደረሱበት? አንድ አይደለም ሁለት አይደለም እንደምናየው በየጊዜው ነው የምናየው በየቦታው ነው የምናየው። ይህ ነገር የሆነው በእኛ ስተት ነው የእኛ መንገድ ትክክል ነው ወይ አይደለም? ሁሉም በየሙያው መገንዘብ አለበት ከወላጅ ጀምሮ ማለት ነው። ይህንን የራሳችን ምን ነገር ቢኖር ነው ይህ እኮ የአንድ ልጅ ብቻ አይደለም ይሄ የተከሰተበት ምክንያት እንግዲህ ስህተት መኖሩ ነው እስከዛሬ እንግዲህ ያስተዳደግም ስህተት አመራርም ስህተት በመሆን ነው። ይህን ብለን ተገንዝበን የራሳችን መንገድ ማረምና ወጣቶችን ለመርዳት መዘጋጀት አለብን ሁሉም።
0: አዎ አዎ ችግር ሲደርስ አሁን እንትን ማለቱ አይደለም ስለ ችግሩ ማውራቱ መፍትሄ አያመጣም። ችግሩ ሳይደርስ ነው ብዙ መሰራት ያለበት ከልጅነታቸው አንስቶ መንግስትም ቢሆን አሁን ወላጆች ለልጆቻቸው በቂ ጊዜ እንዲኖራቸው በጀት መመደብ ልጆች ለምሳሌ አሁን እንግዲህ ያው እዚህ ሀገር መታወቂያ ነው ወጪው ብዙ ነው ለቤት ማሽካንታ ክፍያው ብዙ ነው ማህበራዊ ጉዳዮች አሉ ልጅን ማስተዳደር ለዛ ሁሉ ሲል ወላጅ ይሰራል። በሚሰራበት ጊዜ ደግሞ ብዙ ሰዓት ስለሚሆን ልጆችን ከቤት የሚንከባከብበት ሁኔታ ማይኖርምና ይሄንን መንግስትም እንዲያስብበት ይገባልና እንደው በአጠቃላይ ሁኔታ እንዲህ የወጣቶችን ግጭት ለማስቆም አሁን እኛ ባለንበት ደረጃ ቢያንስ እንኳን ነገሮች እስኪሻሻሉ ምን ማድረግ አለብን?
3: አሁን ባለንበት ሁኔታ ወጣቶችን በአንዳንድ ቦታዎችን እየታየ ነው እየተሰብሰበ እየተደረገ ትምህርት ቤት መሆነ በተለያዩ መድረኮች ስለዚህ ማለት ያለው
0: ትንሽ ስልኩ ይቆራረጣል። ስልክሽ
3: አሁን ይሰማል?
0: አዎ
3: እና አሁን ባለንበት ሰዓት እንግዲህ አንድ ቦታዎችን እየታዩ ነው ወጣቶችን እየሰበሰቡ በየትምህርት ቤትም ሆነ በተለያዩ መድረኮችም ሆነ በማጥናትም ሆነ እየሰበሰቡ ያለውን ሁኔታ ስለ እንዴት ለዚህ እንደተደረሰ በቃ መነጋገር አስፈላጊ ነው። ይሄ ነገር በቃ ለወደፊትም እንዳይቀጥል በተለው እንዲያቆም መሆን አለበት። ይሄንም ያየነው እንግዲህ ግን በቂ አይደለም። በየቦታው ባለሙያዎች አሁንም ቢሆን ጠንክረው ይሄን ነገር በተለው ሌላ እንደዚህ አይነት አንድ ቦታ እንዳይቀጥል ማቆም አለ። ከዛም ደግሞ እንግዲህ ለልጆች አሁን እንደተናገርከው ስራ ብቻ አይደለም የሰራ ነው ምንሰራው ምንለፈው ለማን ነው ለልጆቻችን ስንል ነው ልጅ ለማሳደግ ስንል ነው ሁሉ ነገር ለማሟላት ስንል ነው። አንዳንድ ሰው ማሽካንዳም ራሱ ሀብታሞች እንበል ሀብታሞች ዶክተሮች ሌሎቹ ሀብታም ብዙ ገንዘብ ያላቸው ሆነ ብዙ በቂ እንትን በቂ ገቢ ያላቸው ሆነ ማሽካንዳ ያላቸው ሆነ ልጅን ቁስሎ ለማሳደግ ጊዜና ቦታ አይሰጡም። ሌላ ሰው እንዲቆጣጠርላቸው ሌላ ሰው እንዲጠብቅላቸው ሁሉን ነገር በገንዘብ ነው የሚጫወቱት ማለት ነው። በስሜታዊ ከልጅ ጋር አይገናኙም። ይሄ ትልቅ ችግር ነው።
0: ማጣትም ማግኘትም ችግር አለው ነው።
3: አዎ አዎ ያጡ እንግዲህ ያን ለማሽካንታ ለማሟላት ሲባል ሁለት ሶስት ስራ እየተሰራ ልጆቻቸውን ለልጆቻቸው ጊዜ የለም። ያላቸው ደግሞ ለልጆቻቸው ቁጭ ብለው የሚያወሩ ከነ ልጆቻቸው ጋር የሚነጋገሩበትን ሰዓት ወደ ስራቸው ሄደው ለሌላ ሰው ጠባቂ መግዚት ነገር እናምን ያመጣሉ እና
0: የሁሉም ትብብር ያስፈልጋል።
3: አዎ
0: በጣም ጥሩ በጣም ነው እናመሰግን ወይዘሮ አገሬ መንግስቱ እንግዲህ በዚህ ምክርሽ ቀጥይበት እንላለን። መልካም ቀን።
3: መልካም ቀን።
0: ያው እንግዲህ መታሰቢያውም አለ ዛሬ ምሽትም ነገም እንግዲህ መገኘት ያስፈልጋል። እናመሰግናለን። ቻው የተከበራችሁ አድማጮቻችን የጧቱ ፕሮግራማችን እዚህ ላይ የተጠናቀቀ ነው። በፕሮግራማችን ለተሳተፉት ጋዜጠኛ ጋቢ ወርቁ ለሁለገብ ባለሙያ ጀንበር መንግስቴ የስነልቦና ባለሙያና ማህበራዊ ጉዳይ ሰራተኛ የሆነችው ወይዘሮ አገሬ መንግስቱ እንዲሁም ለቴክኒክ ባለሙያችን ሮኒ እንዳህን እናመሰግናለን። የጧቱ ፕሮግራማችን እዚህ ላይ ተጠናቀቀ። እዚህ ስቱዲዮ ፕሮግራሙን እየመራሁ ያስተናገድኳችሁ ሰጠኝ ዘመነ ነኝ። ቀን አንድ ሰዓት ደግሞ እንደገና እንገናኛለን። መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረን።

0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አላችሁ? ለቱ በብራውን ዘመን አቆጣጠር ዮመር ቢኢ ካፍ ዛይን በኢያር ታፍሽን በይባብ እንደ አውሮፓ ዘመን አቆጣጠር ሜይ 13 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 5 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የስቱዲዮ ተረኛ ተናጋጆች ሰጤ ዘመነ፣ ሻያ ወደጉና ረሃሚ መላዛናን በአካዳሚያ ምርት ዜና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ምሽት ስለ ደህንነት ጉዳይ ከመከላከያ ሰራዊት አዛዦችና የተወሰኑ ሚኒስትሮች ጋር የምክክር ስብሰባ እያካሄዳሉ ተብሎ ይጠበቃል። ሚኒስትር ኤሊ ኮሄን የእስራኤል ብሔራዊ የክነሰት ምርጫ መስከረም ወር መጀመሪያ አካባቢ ይካሄዳል የሚል ግምት ያላቸው መሆኑን ገለጹ። በሰባኛው የዩሮቪዥን ሙዚቃ ድርድር የሚካፈለው ድምፃዊ ናኦም ቤታን ትናንት ሌሊት ለፍጻሜ ውድድር አለፈ። እስራኤልና ሊባኖስ ነገ ሶስተኛውን ዙር የድርድር በአሜሪካ ዋና ከተማ ዋሽንግተን ዲሲ ያካሄዳሉ ተብሎ ይጠበቃል። በኢራን ላይ በጦርነት ሆነ ሌላ መንገድ አሜሪካ ናት አሸናፊ ሆነች ብለው ፕሬዚደንት ትራምፕ ተናገሩ የሚሉት ለሰዓቱ ካለ ዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በሰጠ ዘመና
1: አመሰግናለሁ። ጋሽራሚም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ምሽት በደህንነት ጉዳይ ከጦር ሰራዊቱ አዛዦችና የተወሰኑ ሚኒስትሮች ጋር ስብሰባ ያካሄዳሉ ተባለ። የስብሰባው ዓላማው በዋናነት በየትኛው የደህንነት ጉዳይ እንደሆነ ባይገለጽም የተወሰኑ ሚኒስትሮች የሚሳተፉበትና የመከላከያ ሰራዊቱ ባለስልጣናት የሚገኙበት ስብሰባ ያካሄዳሉ። በስብሰባው ምክንያትም ጠቅላይ ሚኒስትር ኔታንያሁ በተጠረጠሩባቸው ጉዳዮች የክስ ፋይላቸውን በፍርድ ቤት የሚከታተሉት እስከ አንድ ሰዓት ተኩል ብቻ ነው ተብሏል። ሚኒስትር ኤሊ ኮሄን የእስራኤል ብሔራዊ የክነሴት ምርጫ በመስከረም ወር መጀመሪያ አካባቢ ይካሄዳል የሚል ግምት ያላቸው መሆኑን ገለጹ። ሚኒስትር ኤሊ ኮሄን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ቀጣዩ የክነሴት ምርጫ ከሶስት ወራት ተኩል በኋላ ይካሄዳል የሚል ግምት አለኝ። በሸባ ትምህርት ቤት የማይማሩ የሀሬዲም ወጣቶች በመከላከያ ሰራዊቱም ዘምተው ማገልገል አለባቸው። የእስራኤል ደህንነት ጥበቃ ጉዳይ የዘማች ወታደሮችን ቁጥር እንድንጨምር ያስገድደናል። አሁን ያለንበት ተጨባጭ ሁኔታ እንደሚያመለክተው የዘማቾች ቁጥር አነስተኛ ነው። በሶስትና አራት ዓመታት ውስጥ ከሰባት እስከ ስምንት ሺህ የሀሬዲም ወጣቶች የሚዘምቱበት ሁኔታ መኖር አለበት ካሉ በኋላ የሀሬዲም ፓርቲዎች ከሊኩድ ፓርቲ ጋር ያላቸው ቃል ኪዳን ይፈርሳል የሚል ግምት የሌላቸው መሆኑን ሚኒስትሩ ገልጸዋል። ይህ በእንዲህ እንዳለ የሀሬዲም ማህበረሰብን የሚወክሉት የፖለቲካ ፓርቲዎች የጥምር መንግስቱን ለመበተን ትላንት መዛታቸው ይታወሳል። የጥምር መንግስት የዘመቻ ህጉን እንዲያጸድቅ እየጠየቁ ያሉት የሀሬዲም ፓርቲዎች ለጥያቄያቸው ምላሽ ካላገኙ መንግስትን ለመበተን እየዛቱ ነው ተብሏል። በተለይ የአጉዳት እስራኤልና ደጌላ ቶራ ፓርቲዎች ናቸው በዘመቻ ህጉ ዙሪያ ጠበቅ ያለ አቋም የያዙት ተብሏል። የሻስ ፓርቲ ከሌሎች ፓርቲዎች ጋር በመተባበር የጥምር መንግስቱን ለማፍረስ እንዳይሞክር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥረት እያደረጉ መሆኑ ታውቋል። ምንም እንኳ የእስራኤል ብሔራዊ የክነሴት ምርጫ ሊካሄድ ከስድስት ወራት ያነሰ ጊዜ ቢቀርም የሀሬዲም ፓርቲዎች የዘመቻ ህጉ እንዲጸድቅ ይፈልጋሉ ተብሏል። በሰባኛው የአውሮፓ ሀገራት የሙዚቃ ውድድር ኢሮቪዥን የተካፈለው ድምፃዊ ኖዋም ቤታን ወደ ፍጻሜው ውድድር አለፈ። ኖዋም እስራኤልን የወከለው ሚሸል በተሰኘው ዜማው ሲሆን በሶስት ቋንቋዎች የተዘፈነ ዜማ ነው። ኖዋም ቤታን ዝግጅቱን ሲያቀርብ በነበረበት ወቅት ከታዳሚዎች የተቃውሞ ድምፆች ሲሰሙ ነበር። እስራኤል የፊታችን ቅዳሜ በሚካሄደው የፍጻሜ ውድድር በዚሁ ዘፈን እንደገና ትወዳደራለች። ከእስራኤል በተጨማሪ ሌሎች ዘጠኝ ሀገራትም ለፍጻሜው ውድድር አልፈዋል። ኖዋም ቤታን ስለ ውድድሩ ከካን ጋር ዛሬ ባካሄደው ቃለ ምልልስ ስለ ውድድሩ እንዲህ ገልጿል። ሙዚቃውን በማቅረቢያ መድረክ በጣም ተደስቻለሁ። የተሟላ ስራም ነበር። በመጀመሪያ አካባቢ የተቃውሞ ድምጾች ይሰሙ ነበር። ይሁን እንጂ በታዳሚዎች ፍቅር ወዲያው ችግሩን መቋቋም ችያለሁ። ብዙ የፍቅር ጥሪዎችን ሰምቻለሁ። ደስታም ተሰምቶኛል። ሙዚቃውን ነጻ ሆኜ በጥሩ ስሜት አቅርቤዋለሁ። በዘፈኑ መጨረሻም ለእስራኤል ሕዝብ ስዘፍና ስጮህ ተሰምቶኛል ብሏል ኖዋም ቤታን። በእስራኤልና ሊባኖስ መካከል ነገ ሶስተኛው ዙር ድርድር በአሜሪካ ዋና ከተማ ዋሽንግተን ይካሄዳል ተባለ። በሊባኖስ የንብረትና ድንበሮች ጉዳይ ኃላፊ ነዋፍ አልሞሳዊ ሊባኖስ ከእስራኤል ጋር በምታካሄደው ድርድርና ስምምነት ህዝበ ውሳኔ እንድታካሄድ ለፕሬዚዳንት ጆዜፍ አውን ጥሪ አቅርቧል። አልሞሳዊ ከካታሉ ከካታሩ አላረቪ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ ፕሬዝዳንት ትራምፕ በሊባኖስ ፕሬዝዳንትና የእስራኤል ጠቅላይ ሚኒስትር መካከል ግንኙነት እንዲኖር እየጣሩ ነው። የሊባኖስ ፕሬዝዳንት ጠቅላይ ሚኒስትር ናታንያሁ እጃቸውን ለሰላም ከጨበጡ የሚያሳፍር ይሆናል። አሁን ህዝብን እየገደሉ ነው። እጃቸው እንደማለበት ሰውየው ቤቶችን ያፈርሳሉ፣ መሬትንም ተወሮ ይገኛል። በመጨረሻም የጥቃት ፈጻሚው ተባባሪ ተሆናል ብሏል አልሙሳዊ የሀገሪቱን ፕሬዝዳንት ጆሴፍ አውንን። ይበንዲ እንዳለ እስራኤልና ሊባኖስ ያካሄዱ ያሉትን ድርድርም ሆነ ካውም በፊት የደረሱበትን የተኩስ አቁም ስምምነት ህዝበላ ውቅና የማይሰጠው መሆኑን ማስታወቁ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ በጦርነት ሆነ በሌላ መንገድ አሸናፊ ናት በማለት ተናገሩ። ፕሬዝዳንት ትራምፕ በቤተ መንግስታቸው ለጋዜጠኞች በሰጡት መግለጫ አሜሪካ በኢራን ላይ በማንኛውም መንገድ አሸናፊ ናት፣ ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ ይህን ኢራናውያንም ያውቃሉ፣ ለዚህም ተስማምተዋል ብሏል። በአሜሪካና ኢራን መካከል ስለተደረሰው የተኩስ አቁም ስምምነት ትራምፕ ተጠይቀው ሲመልሱ ሁኔታውን ወደፊት አጤንበታለሁ፣ ወታደራዊ ኃይላቸውን አንኮታኩተነዋል፣ በባህር ክልላቸው ላይ የተጣለው ገደብም በጥሩ ሁኔታ እየሰራ ነው፣ በዚህም ሆነ በሌላ መንገድ ጥሩ ሁኔታን ያመጣል ብለን እናስባለን ብለዋል ፕሬዝዳንት ትራምፕ። ኢራን የሚሳኤልና የማስወንጨፊያ ስርዓቷን በአብዛኛው ማደሷን የኒውዮርክ ታይምስ ጋዜጣ ዘገበ። የኒውዮርክ ታይምስ ጋዜጣ አሜሪካን መረጃ ድርጅት ዋቢ በማድረግ እንደዘገበው ከሆነ ኢራን 70% የሚሆኑ ማስወንጨፊያዎችና ሚሳኤሎችን እንደገና ለዘመቻ አዘጋጅታለች፣ እንዲሁም 90% የሚሆኑ የምድር ዋሻ ማስወንጨፊያም ተዘጋጅቷል ብሏል። የኒውዮርክ ታይምስ ጋዜጣ በተጨማሪ እንደዘገበው ኢራን በሆርሙዝ አካባቢ ካላት 33 የሚሳኤል ማስወንጨፊያ ቦታ 30 የሚሆኑትን ወደ ስራ ስለመለሰች በአሜሪካና በአካባቢው በሚያልፉ መርከቦች ላይ ስጋት ይሆናል ብሏል። የገንዘብ ምንዛሬ፣ እስራኤል ንግድ ባንኮች ዛሬ ባካሄዱት የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቄል ከ91 አግሮት ሲመነዘር አንድ ዩሮ በ3 ሸቄል ከ42 አግሮት ተለውጧል። በመጨረሻም የአየር ንብረት ትንበያ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ። እለቱም እንደ ዕብራውያን ዘመን አቆጣጠር ካፍ ባብ በኢያር ታፍሽን ፔ ባብ እንደ አውሮፓ ዘመን አቆጣጠር ሜይ 13 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሮብ ግንቦት 5 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛሪፍ ሳሊም የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሳቱን ዜናም ሳምንታዊ የስፖርት ፕሮግራም እንዲሁም የቃለ ምልልሱም በተለይ በነገው ዕለት ነው በሱዳን ምድረ በዳ በጉዞ ላይ እንዳሉ ወደ ቅድስት ኢየሩሳሌም ለመድረስ መንገድ ላይ የቀሩ ወገኖቻችን መንግስታዊ የመታሰቢያ ስነ ስርዓት ጋር በተያያዘ በሱዳን የስደተኞች መጠለያ ኡምራ ኩባ በተባለው ሰፈር ላይ በየቀኑ በርካታ ሰዎች ሲሞቱ ነበርና እነሱን በመቅበር ኃላፊነት ወስደው ከሰሩ መካከል እንዴት ስራው እንዴት ነበር በባዕድ አገር ከሚል ቃለ ምልልስ ይኖረናል። ቆይታችሁ እኛ ጋር ይሁን። አሁን የሳቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ ፕሬዝዳንት ሄርጾግ ጠቅላይ ሚኒስትሩ በተከሰሱበት ጉዳይ የጠቅላይ አቃቢ ሕግ አመራር እንዲከተሉና በፍርድ ችሎቱ ላይ እልባት እንዲያገኝ ወደ ድርድር እንዲስማሙም ጠየቁም። በጥምሩ መንግስት በተከሰተው የፖለቲካ ቀውስ ምክንያት ጥምር መንግስት ክነሴቱን ለመበተን እየሰራ መሆኑ ተገለጸ። በመከላከያ ሚኒስቴር ዋና ኃላፊ የሚመራ የእስራኤል የጸጥታ ልዑካን ቡድን በኢራን ለሚደረገው ጦር ዘመቻ ዝግጅትን በተባበሩት የአረብ ኤምሬትስ ጎበኘ። የእስራኤልና የሊባኖስ ውይይት ነገ በአሜሪካ ዋና ከተማ ዋሽንግተን ሊካሄድ ነው ተባለ። የመከላከያ ሰራዊት በደቡብ ሊባኖስ በሂዝቡላ የጦር መሳሪያ ተቋማት ላይ ያደረሰውን ተከታታይ ጥቃት አጠናቀቀ። በደቡብ አሜሪካ ፓናማ ውስጥ አንዲት የእስራኤል ዜጋ በመኪና አደጋም ሕይወቷን አጣች። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በናታንያው የፍርድ ሂደት ውስጥ እልባት የሚገኝለት እድል የመንግስት የህግ አማካሪዋ ከጠቅላይ ሚኒስትሩ የመከላከያ ጠበቆች ጋር ለመደራደር ፍላጎት እንዳላቸው ከገለጹ በኋላ ፕሬዝዳንት ኢሳቅ ሄርጾግ በተወሰደው እርምጃ እንዲስማሙ ለናታንያውን ጠየቁ። ፕሬዝዳንት እንደተናገሩት ትክክለኛ መንገድ በተቻለ መጠን ግንዛቤዎችና ከቀረቡት የመግባቢያ ጉዳዮች መቀበል መስማማት ተገቢ መሆኑን አምናለሁ ብለዋል። በጥምሩ መንግስት የፖለቲካ ቀውስን ባስከተለው የሃርዲን ፓርቲ ምክንያት ተከትለው ክነሴት አስቀድሞ የመበተን ሂደት ተቃዋሚ ፓርቲዎች በመሪነት ከሚሰሩት ፈንታም ጥምር መንግስት እሱ ራሱ ክነሴትን የመበተን ሂደት ለማፋጠን እየሰራ መሆኑ ተገለጸ። አንድ ከፍተኛ የጥምር መንግስት ባለስልጣን ለቃል አቀባያችን ዲክላ አሮን ሺፍራን እንደተናገሩት ይህ ሂደትም ለመቆጣጠርና የጊዜ ሰሌዳ ለማስያዝ ያስችለዋል። እንደርሳቸው ገለጻ ጥምር መንግስት ምክር ቤቱን የሚፈርስበትን ረቂቅ እስከ መጪው ረቡዕ ድረስ ሊያቀርብ ይችላል። ክነሴት በዚህ ወር ከተበተነ ይህ ማለት ምርጫ የክነሴት ብሔራዊ ምርጫ የሚካሄደው በሴፕተምበር ወይም መስከረም አንድ ቀን ይካሄዳል ማለት ነው። የመጀመሪያ ይፋ የሆነ ዘገባ እንደሚያሳየው በመከላከያ ሚኒስቴር ጽህፈት ቤት ዋና የስራ አስፈጻሚ ኃላፊ አሚር ባራም የተመራ የእስራኤል የጸጥታ ልዑካን ቡድን በኢራን ለሚደረገው የጦር ዘመቻ የተባበሩት የአረብ ኤምሬትስ ጎበኘም። የልኡካን ቡድን አባላት በአቡዳቢ ከመከላከያ ሚኒስተር ከሀገሪቱ የመከላከያ ሚኒስተር ከፍተኛ የስራ ኃላፊዎች ጋር መወያየታቸውን ወኪላችን ኢታይ ብሉመንታል ዘግቧል። ዛሬ ለመጀመሪያ ጊዜ ይፋ የሆነው ዘገባ የሻባክ ድርጅት ኃላፊ ዳቪድ ዚኒ ከኢራን ጋር ጦርነት ወቅት ባለፉት ቅርብ ሳምንታት በተባበሩት አረብ ኤምሬትስን ጎብኝተዋል። ከሐማስ ጋር በተደረገ ቀውስና በአዛም ዳግም ጦርነት ሊነሳ በሚችልበት ሁኔታ ጠቅላይ ሚኒስትር ቢንያሚን ናታንያሁ በኢየሩሳሌም በሚገኘው ቢሮአቸው ከአዛም የሰላም ምክር ቤት ከፍተኛ ኃላፊ ኒኮላይ ሚላዴኖቭ እና ቡድኖች ጋር ተገናኝተው ተወያዩ። ቃል አቀባያችን ግሊኮ እንደዘገበችው ይህ በአንድ ሳምንት ውስጥ በሁለት መካከል ተገናኝተው በጉዳዩ የተወያዩት ለሁለተኛ ጊዜ ነው። የመከላከያ ሰራዊት በደቡብ ሊባኖስ በሂዝቡላ የጦር መሳሪያ ተቋማት ላይ ያደረሰውን ተከታታይ ጥቃት አጠናቀቀም። የመከላከያ ኃይሎች በሚንቀሳቀሱበት አካባቢና ወደ እስራኤል ግዛት ያነጣጠሩ የሮኬት ማስጨፊያ መሳሪያዎችም አውድመዋል። በሊባኖስ የአየር ኃይል ባደረገው ጥቃት ሕፃናትን ጨምሮ 9 ሰዎች ዛሬ መሞታቸውን ተዘግቧል። ሶስተኛው ዙር የእስራኤልና የሊባኖስ ውይይት ነገ በዋሽንግተን ሊካሄድ ነው ተብሏል። በሰሜኑ ክፍል የላይኛው ጋሊል ክልል አስተዳደር ሸንጎ ምክር ቤት ኃላፊ አሳፍ ላንግልባን በካን ረሸት ቤት ሬዲዮ እንደተናገሩት በአስር ሺዎች የሚቆጠሩ የሰሜኑ ነዋሪዎች በቋሚ ፍርሃትና ስጋት አስቸጋሪ የኢኮኖሚ ችግር ውስጥ ይኖራሉ። መንግስትም በከፍተኛ ሁኔታ ተችቷል። የመከላከያ ሚኒስተር በችግር ላይ ከሚገኙ የሰሜኑ ክፍለ ሀገር ህብረተሰባችን ጋር አይገናኙም በማለትም ወቅሰዋል። በደቡብ አሜሪካ ፓናማ ውስጥ አንዲት የእስራኤል ዜጋ በመኪና አደጋ ሕይወቷን አጣች። በርካታ እስራኤላውያን ከባድ እና መጠነኛ ሁኔታ ቆስለዋል። በአካባቢው ወደሚገኝ ሆስፒታል ተወስደዋል። ቃል አቀባያችን ቬሬድ ፔልማን እንደዘገበችው ባላ ቾራራ አካባቢ በደረሰ አደጋ አውቶቡስና አንድ ሚኒባስ ተጋጭተው ነው። የፈረንሳይ ባለስልጣናት በኖሮ ቫይረስ በተሰኘ ተላላፊ በሽታ ምክንያት አንድ ተሳፋሪ ከሞተ በኋላ በቦሮዶ ባህር ከ1700 በላይ ተሳፋሪዎች በመርከብ ተሳፋሪዎችና መርከበኞች ከሌላ ህዝብ ጋር እንዳይገናኙ አገዱ። አምቢሽን የተሰኘ መርከብ ትናንት ቦርድ ወደብ ደርሷል። አንድ የ90 ዓመት ተሳፋሪ ሲሞት ሌሎች 50 የሚሆኑ ሰዎች ደግሞ የኖርቫ ቫይረስ ምልክቶች ታይቷል። ቃል አቀባያችን ኢታማር ማርጋሌት እንደዘገበው ኖርቫ ቫይረስ የጨጓራ እጢ አይነት መሆኑን አስተውሏል። ማስታወክና ተቅማጥ ያስከትላል። በጣም ተላላፊ በሽታ እንደሆነም ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በሁለት ሸቀል ከ90 አጉሮት ተለወጠ። የዩሮ የአውሮፓው ዩሮ አንድ ዩሮ በሶስት ሸቀል ከ40 አጉሮት ተለውጧል። ስናየው የዶላርና የሸቀል የዶላር ዋጋ እየወረደ መሆኑ ነው የሚያሳየው። የአየር ጸባይ ሁኔታ ትንበያ ነገ ሐሙስ ከሰነበተው ሙቀቱ ከፍተኛ ሆኖ በአብዛኛዎቹ የአገሪቱ አካባቢዎች የሚወብቅ ሞቃታ ይሆናል። ይሁን እንጂ ነገ ማምሻውን በተለይ በሰሜኑ ክፍለ ሀገር አልፎ አልፎ ይዘንባል የሚል ግምት አለም። ከነገ በስቲያ አረብ የሙቀቱ መጠን በጣም ቀንሶ ቀዝቃዛማ ይሆናል ተብሎ እንደሚጠበቅ የአየር ጸባይ ተመራማሪዎቹ ገለጹ። ዜናው አበቃ።

የተከበራችሁ አድማጮቻችን ያዳመጣችሁት ሙዚቃ በድምጻዊ ድሮር መኳንንት ነው። በእውነቱም ስለ ኢየሩሳሌም ቅድስት ኢየሩሳሌም በተመለከተ ነው። ነገ የሙታን መታሰቢያ ስነ ስርዓት የሚሆንበት ቀን ነው። ነፍሳቸውን ይማርና ነገ ሁለት የሚከበር በአንድ በኩል የሙታን መንግስታዊ የመታሰቢያ ስነ ስርዓት፣ ከዚሁ ደግሞ በነገ ሁለት ኢየሩሳሌም በስድስት ቀን ጦርነት የተዋሃደችበት የኢየሩሳሌም ቀን የሚከበርበት ቀን ስለሆነ ጉዞ ህይወትም የጠፋበት ወደዚች ጽዮን ኢየሩሳሌም ለመድረስ አያት ቅድመ አያቶቻችን ወደ ጸለዩባት ሀገር ለመድረስ ሲሉ ነው። እንግዲህ የሙታንም መታሰቢያ ስነ ስርዓት መቼም የህይወት ሀዘን ደስታ የተፈራረቀበት ስለሆነ በአንድ ቀን ነው የሚከበረውና ከዚያ ጋር የተያዘ ነው ዜማው። አሁን ደግሞ ሳምንታዊ በባልደረባችን ሰጠ ዘመነ የሚቀርበው ሳምንታዊ የስፖርት ዝግጅት እንሆ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምንሰነበታችሁ። ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችን ከአትሌትና አሰልጣኝ ዙዋር ወይም ወርቁ ዚምሩ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን፣ እንደምን አለህ አቶ ዙዋር?
1: ጤና ይስጥልኝ።
0: እኔ ደህና ነኝ። በጣም ነው የምናመሰግን።
1: እኔም በጣም አመሰግናለሁ ለዚህ ፕሮግራም ስለያቀረባችሁ በጣም አመሰግናለሁ።
0: እናመሰግናለን። እንግዲህ አንተ ስመጥር ነህ። በእስራኤል የአትሌቲክስ ዘርፍ ውስጥ በአሰልጣኝነት በጣም ትታወቃለህ። ከዛ በፊት አትሌት ነበርክ እና እንደው እስኪ ዙዋር ዚምሩ ማን ነው ለሚሉ በአጭሩ ነው ስለ ራስህ ትንሽ ግለጽልን።
1: እኔ ከ1997 ጀምሮ በአትሌቲክ ስሰራ ነው ያለው በመጀመሪያም

0: የጀመርኩትም ከአጭር ርቀት ነው የጀመርኩት። የአምስት መቶና ስምንት መቶ ርቀት የነበረው ውድድና በኋላ ነው ወደ ረጅም ፊልጌን የቀየርኩት ማለት ነው። ማለትም ወደ ማራቶን እና ወደ አስር ሺህ ወደ ሀፍ ማራቶንም የተቀየረው ከውድድና በኋላ ነው። ናታኒ አካባቢ ነው የምኖረው። ጎም ትምህርት ቤት ነው የተማርኩት። ከዛ ነው ስፖርትን የጀመርኩት። አብ የጀመርኩት ከዛ ነው። ጎም ትምህርት ቤት ከሚባል
1: ጥሩ ነው
0: ጀምሬ እንደገና ወደ ዊንጌድ መጣሁ። ዊንጌድ አንድ አመት ማጉሩት ምናምን እንደዚህ ለማሟላት ተብሎ አንድ አመት እዚህ ኖር ያለው ከአንድ አመት በኋላ ወደ ውትድርና የገባሁት ማለት ነው።
1: በጣም ጥሩ ነው። እንግዲህ እንደምናውቀው አትሌት ሯጭ የሆነ ሰው ያው እድሜ ትንሽ ጨመር ሲል ወደ አሰልጣኝ ይሆናል። በእግር ኳሱም እንደዛ ነው እና እንደው ከዛ በፊት አንተ በሩጫው ብዙ ተሳትፈሃል። እንደው የምታስታውሳቸው ጎላ ጎላ ያሉ ውጤቶች አሉ አንተ እንደው በደንብ የሚገልጹህ?
0: አዎ ብዙ አሉ። መጀመሪያ የምንጀምረው ከዚህ ከእስራኤል ሀገር ነው። እስራኤል ሀገር አራት ጊዜ ማራቶን ሻምፒዮና አሸናፊ ነው። አራት ጊዜ በቲቤሪያ አሸንፍ ያለው ከዛ ተርፎ ደግሞ ውጭም ተወዳድር ያለው ኤሮፕ ሻምፒዮን ተሳትፍ ያለው አለም ዋንጫም ተሳትፍ ያለው ኦሊምፒክ 2012ም ተሳትፍ ያለው 2012 እነዛ ውድድሮች አሁን ለምሳሌ አለም ዋንጫ እና ኦሊምፒክ ብዙ ትልቅ ደረጃም አንገባም፣ ግን መሳተፉን ተሳትፈናል። ለባዝም ትልቅ ደረጃም አልገባውም፣ ግን በዛ
1: ብዙ ተሳትፏል። ራሱ በኦሎምፒክ እኮ መሳተፍ ትልቅ ነገር ነው ይባላል። ይሄ ምንድነው ሚኒማ ማሟላትን ይጠይቃል አይደለም? ዝም ብሎ ሁሉም እንደወደፈ
0: ማንኛውም አትሌት አይደለም። ኦሎምፒክ መድረስ ማለት ማንኛውም አትሌት አይደለም ኦሎምፒክ የሚገባው። ሚኒማም ካላሟላ እኮ ከዛ ልትገባ ከዛ ልትደርስም አችልም። ኦሎምፒክ በጣም በጣም በጣም ከባድ ነው። ኦሎምፒክ ለመግባት ሚኒማም አሁን ለምሳሌ አንድ ጓደኛዬ አሁን ኤ እና ቢ የሚባል ነበር፣ ግዛቸው ዮሴፍ ይባላል። እኔ አሁን ለምሳሌ ሁለት ሰዓት ከአስራ አራት ከ28 ነው የወረድኩት። ግዛቸው ዮሴፍ ሁለት ሰዓት ከ15 ከ05 ነው የወረድኩት። አሁን ለምሳሌ ሚኒማሙ ኤ እና ቢ የሚባል ነበር። አሁን የእኔው ኤ ሆነ፣ የእሱ ደግሞ ቢ ሆነ። እኔ ኤ ስለነበርኩ እኔ ብቻ ነው የሚሄደው ተብሎ እኔ ነው የተመረጥኩ። እሱ በአምስት ሰከንድ ብቻ ነው ሳይወዳደር ሳይሳተፍ የቀረ ማለት ነው። እና እዛ ኦሊምፒክ ለመግባት ማለት አንተ ብዙ ጥረት ታደርጋለህ፣ ብዙ ውጣ ውረድ ታደርጋለህ፣ ብዙ ትሬኒንጎች የምትሰራው ብዙ እንትን ያንን ሚኒማም ለማሟላት ብዙ ትከፍለው ክፍያ ብዙ ነገር ነው። በጣም
1: እና ደግሞ ማራቶንን ያክል መሮጥ ራሱ ቀላል ነገር አይደለም። ሲያስቡትም ይደክማል። እናንተ
0: ሁለት ሰዓት ምናምን እኮ በአየር ላይ መቆየት እኮ በጣም ከባድ ነው።
1: በጣም
0: ለሰው ለሚታየው ለሰው ለሚያየው ቀላል ይመስለዋል። ሩጫ ምንም ቀላል አይደለም። ሩጫ ብዙ ዋጋ የምትከፍልበት ነው። ሩጫ ማለት እንዲሁ ከምድር ተነስቶ የሚሮጥ አይደለም። ብዙ ቴክኒኮች አሉት። ብዙ ነገሮች የምትሰራቸው አለ። እነዛን እዛ ይህን አላማን ለማሳካት ብዙ ነገሮች የምትከፍላቸዋል። ከጓደኛም ትርቀዋል፣ ከቤተሰብም ትርቀዋል። ርቀ ነው ሁሉን ነገር በየጊዜው የምታደርገውን ነገሮች ሁሉ እነዛን አስወግደህ ትኩረት ሰጥተህ የምትሰራበት ማለት ነው።
1: ብዙ ነገር ትተዋል ለዚህ ለስፖርቱ ስትለው። እንግዲህ ሯጭ ነበር፣ ከአትሌት ነበር። ከዛ በኋላ ደግሞ ወደ አሰልጣኝነት ተመለስክና ስንት ጊዜህ ነው ስንት አመት ነው የምታሰለጥን? ከአሁን በፊት ያሰለጠንካቸው እነማን አሉ? አሁንስ እነማን ነው እያሰለጠንክ ያለው?
0: በነገራችን ላይ አጠና የጀመርኩት ገና ስፖርተኛ እያለሁም ጎን በጎን ነው። ከጎን በጎን እየሰራው ነበረ እና 2010 ነው ምናምን የጀመርኩት። እነዛ ገና አዲስ ገቢዎች ነበሩ። 6 አመት 7 አመት ነበሩ እንትኖቹ ልጆቹ የጀመርኩት እነሱ ጋር ነው መጀመሪያ። እነሱ የሚኖሩ የነበረ ወደ ፔታቲክባ ምናምን የነበሩ ግማሾች ፔታቲክባ፣ አንዱ ደግሞ ፋርሳባ የሚኖር ነበረ፣ አንዱ ሀይፋ ነው የሚኖር የነበረ እና አንድ የኛ የክለብ ኃላፊ የሚባል ኃላፊ ነበረ። እንደ አሰልጣኝም እንደ አማካሪም አብረን ስንሰራ የነበረ አምኖን ጉር ነው ይባላል። እሱ ብዙ መስዋዕትነት ለእኛ ከፍሏል። ብዙ ዋጋዎች፣ ብዙ ነገሮች ያደርጓል ማለት ነው። ለእኔ ስራና ለእኔ ውጤት ደግሞ ትልቅ አስተዋጽኦ ያደረገ እሱ ነው፣ አምኖን ጉሩ ማለት። በእሱ ድጋፍና በእሱ ላይ ነው ደረጃ የሚደረስኩት። ከዚህ ደረጃ የሚደረስኩት ኦሊምፒክም የደረስኩት አለም ዋንጫ የሚደረስኩት በእሱ ድጋፍና በእሱ እርዳታ ማለት። እሱ ሰውዬ ለእኔ ብቻ ሳይሆን ለብዙ ኢትዮጵያኖች ስፖርተኞች በዛም ጥሩ ስራ ሰርቷል ማለት። በሰማይ ነፍሱን ይማረው እንጂ በጣም ጥሩ ስራ የሰራ ሰው እኛ ብሱ መሳውትነት አድርጓል ማለት ነው። ለምን መጀመሪያ የክሊፕታት ሁሌም ኃላፊ ነበረ። ቪንጌድ ቢሮ ቪንጌድ ነው የነበረ። እኔም አውቀውም ከዛ ቪንጌድ ውስጥ ነው ቪንጌድ እንደመጣው ነው የምንተዋወቀው የተዋወቁት። እና በሱ ላይ ነው እነዚህን ስፖርተኞች የጀመርነ። እነ ግርማ አማራ ይባላሉ፣ እነ አይምሮ፣ እነ ተሰማ ሞጎስ፣ እነ ሙከት ፈተነ፣ እነ አዲሱ ነጋ ብዙ ብዙ ነበሩ። አብረው በአንድ ላይ ሆኖ ግሩፕ ፈጥረን እናሰራቸው የነበረ እነዛ ልጆችም ዛሬ ትልቅ ደረጃ ደርሰው ውጤታማ ሆነው እስራኤልን ወክለው በብዙ ውድድሮች ዓለም ላይ የተወዳደሩ ናቸው። አንደኛውም ራሱ እንኳን ባለፈው ዓመት አራተኛ ወጥቷል በዓለም ሻምፒዮና። አይምሮ ዓለም ይባላል። በጣም ጎበዝ ልጅ ነው። በጣም በጣም ትልቅ ዲስፕሊን ያለው ልጅ ነው። እዚሁ በጣም ሰው የሚያከብር ነው። ስራ በስሙ በስራ ደግሞ ታታሪ ነው፣ ጎበዝ ነው። በጣም ፈክቶ ነው የሚሰራው። ባለፈው ዓመት አራተኛ አሜሪካ ማራቶንም አሸንፏል። አንዴ
1: በጣም ጥሩ ነው። አሁንስ እያሰለጠንካቸው ያሉ እነዚህ ናቸው እና አይምሮ ወይስ ሌሎችም አሉ?
0: እነሱ ሁሉ አሁን ግማሾች በቃ ግርማ አቆመ ቆይቷል። እነ ሙከት ፈጠነም እነዛም ሙሉ ሰው ምናምን ሙሉ ሰው ዳንኤል የሚባለው እነሱ ሁሉም ካቆሙ ቆይተዋል። አሁን ያሉት ሁሉም ተበታትኗል ማለት ነው። የቀሩ ከኔ የማሰለጥናቸው ሁለት አትሌቶች ብቻ ነው ያሉ እና ታዳጊዎች ገና የማሰለጥና አሁን አዳሲም ትምህርት ቤት ነው የምሰራው። ከዛ ሰለጥናለው ታዳጊ ገና ታዳጊ ወጣቶች እና ፕሮፌሽናል ስፖርተኞች ሁለት ናቸው ያሉ ታየውና ጎዳዳ የሚባሉ
1: እነሱም ውጤታማ ናቸው። ከአሁን በፊትም ቃለ ምልልስ አድርገንላቸዋል። በጣም ጥሩ ነው። ዘዋል እንግዲህ ታዳጊ ልጆችን ደግሞ መቅረጽ ያስፈልጋል። ብዙ ትሰራለህ ወደፊት ብለን እናስባለን። እስካሁን የተሰራውን ብዙ ነው። እንዲያው ስታስበው አሁን ባለው በተለይ በአትሌቲክሱ ዘርፍና ከኛ ህብረተሰብ አንጻር እንግዲህ ተሳትፎ ከፍተኛ ነው እንደምናየው በሩጫው ዘርፍና እንዲያው ችግሩ ፈተናው ምንድን ነው ትላለህ ለእኛ ወጣቶች?
0: ችግር ብዬ እንኳን አልጠራውም። አሁን ምን መሰለ እንትን አንዳንዴ ከኛ ህብረተሰብ ውስጥ አሁን ስለ ስፖርት ጠለቅ ብለን አናውቅ ማለት ነው። ከቤተሰባችንም ከሁላችንም ብንነሳ በደንብ ጠለቅ ብለን ስለማናውቅ ወደዛም ለመገፋፋት ልጆቻችን ይገድመናል። በዛ ምክንያት ነው ብዙ ስፖርተኞችን የማናየው። በእስራኤል ሀገር እንደ ኢትዮጵያ አይደለም፣ ኢትዮጵያ እንደ ኬንያ አይደለም። ኢትዮጵያ፣ ኬንያ አሁን ለምሳሌ በጣም በየቦታው ስትሄዱ ብዙ ስፖርተኛ አለ። በየቦታው ስታያለ ስፖርተኞችን ያን ይገፋፋል፣ ያን ያነሳሳል። የሚያነሳሳና አሁን ለምሳሌ በየከተማው ለምሳሌ ትራክ ምናምን እንደዚህ ቢኖር ነው አንድ ልጅ በዛ ስፖርተኞችን የሚሰራውን ስፖርተኞች ሲያይ ያን ነገር ሊያንቀሳቅሰውና ሊያነሳሳው ይችላል ማለት ነው። ሁለተኛ ደግሞ የቤተሰብ ድጋፍ ደግሞ ያስፈልጋል። ቤተሰብ ድጋፍ ማለት በቃ ቤተሰብ ይገፋፋና ሞራ ሲሰጥህ ወደዛ ነገር ትኩረት ትሰጣለህ፣ ወደዛ ነገር በጣም ፈግተ ትሰራለህ ማለት ነው።
1: በጣም እዚህ ላይ ይጎለናል ብዙ የማበረታታት እንደው የመደገፍ ሞራልም ሆነ በገንዘብ የመደገፍ ሁኔታ በጣም እንደሚጎልን ነው የሚነገረው። ስፖርተኞችም ራሱ አሁን አንተ እንዳልከው ነው የሚናገሩት። እና እንደው ለወደፊት በዚህ ለተሰማሩ ምን መሆን አለበት ውጤታማ እንዲሆኑ?
0: አንደኛ ምን መሰለህ፣ አንደኛ በየከተማችን የስፖርት ፕሮጀክት በዚህ ማቋቋም ያስፈልጋል። እነዛ ፕሮጀክት ስፖርት ጋሁን ለምሳሌ ለብዙ ነገር ጠቃሚ ነው ማለት በጣም በጣም በጣም በጣም ለሁሉ ነገር የሚጠቅም ለሁሉ ነገር የሚያገለግል ስፖርት ነው። ማንኛውም ስፖርት ብትሰራ ስፖርተኛ ዲሲፕሊን እና እንደዚህ ኖርማል ሰው ብታወራ የተለያየ አነጋገራቸው ከሁሉም ነገር ብታያቸው ብታነጣጣቸው ይለያያል ማለት ነው። ስፖርት ማለት ብዙ ነገር ይሰጣል ማለት አንደኛ የራስን ዲሲፕሊን ይሰጣል። ትምህርት በቃ ከሰው ጋር አጋጭም ብዙ ነገር ፈተና ውጣና ውረዱን መሸነፍና ማሸነፍን የምትማርበት ነገር ከዛ ነገር ሰርተ እንኳን አንዳንዴ እኮ ውጤታማ ልሆን ስትል ከዛ ብዙ ነገር እየተማርክበት ነው። ለወደፊት ለውትድርናም ራሱ እያገለግላል ማለት ነው። ለወደፊቱ ለራስ ለህይወት እንኳን ትልቅ ጥቅም የሚሰጥ ማለት ነው። ብዙ ነገር ያስተምራል ማለት ነው። ስፖርት አሁን ለእኔ ለምሳሌ እኔ ከነበርኩበት ቦታውን ለምሳሌ በወስጡ ከጓደኞቼ አብረው የነበሩ ጓደኞቼ አሁን ለምሳሌ አልኮል የምንውሰድ ሲጋራ ምናምን እንውሰድ ይሄ እንትን በየቦታው እንደዚህ አሁን ለምሳሌ ትምህርት አቋርጦ ምናምን እንደዚህ የማይማሩ ሌላ ነገሮችን ከዚህ ለምሳሌ ባለፈው ፔታቲክ የመተው ልጅ ማለት ነው ከእንደዚህ አይነት እኮ የሚያወጣ ነው። ከእንደዚህ አይነት ነገሮች የሚያወጣ ነው። ለምን ስፖርት ስትሰራ ስፖርት ስትገባ እረፍት ያስፈልጋል። አንደኛ ትደክማለህ፣ ሁለተኛ ደግሞ እረፍት ያስፈልጋል። ለነገ ትሬኒንግ ታስባለህ። ስለዚህ እነዚህን ነገሮች አሁን ለምሳሌ በየከተማችን እነዚህን ትምህርቶች ብንሰጥ እና እነዚህን ነገሮች እናሳድገው ትልቅ ለውጥ ያመጣል ብዬ ያስባለሁ።
1: በጣም በጣም ትልቅ ለውጥ ያመጣል። በዚህ እንግዲህ እንግፋበት ነው ምንል። እንግዲህ በመንግስትስ በኩል እንደው ለስፖርት ለተሰማሩት በቂ ድጋፍ አለ ወይስ የራስ ጥረት ያስፈልጋል?
0: አዎ፣ ውጤታማ ስትሆን እኮ ውጤታማ ስትሆን ሁሉም ድጋፍ ይሰጥ። ለውጤት አንገል ቦታ ነው እንጂ ውጤታማ ስትሆን ብዙ ድጋፎች ይሰጣል።
1: ፈላጊ ብዙ ነው።
0: ፈላጊ ብዙ ነው። የዛኔ ውጤታማ ስትሆን ከውጤታ አንግል ስትሆን ወንድማለት መጀመሪያ ከዛ ከደረስክ በኋላ እኮ የዶራ ሁሉ ሰላም ሊል ይችላል። ከዛ ለመድረስ ነው ዋናው ነገር። እንዴት ነው ማደርስ ብለህ መንገዱ የምታሰምርለት መንገዱ መጀመሪያ ካላሰመርክለት ከዛ ደረጃም ለመድረስ ይከብደዋል።
1: በጣም ልክ ነህ።
0: ግን እንዴት ብለን ነው ኮትኩተን የምናሳድገው የሚለው ከመንግስትን ገና የለም። እንዴት ኮትኩተን እናሳድጋለን? ታዳጊዎችን እንዴት ነው ኮትኩተን የምናሳድገው? እንደ ችግኝ እኮ ስትተክለው እኮ ያንን በየጊዜው እኮ ካልተቆጣጠርከው ያ ችግኝ እኮ ሊያድግ አይችልም ማለት ነው። ስፖርትም እንደዛ ነው።
1: በጣም
0: ይሄን ነገር ነው ይዞ የሚያ
1: በጣም እንዲያውም አሁን ካለንበት ሁኔታ በየጊዜው ልጆች በጩቤ ከሚወጋጉበት ሁኔታ አንጻር ስፖርት ትልቅ ጠቀሜታ እንዳለው እነሱን በስፖርት በሙዚቃ እንደዚህ መዝናኛ በሆነው እና ጥሩ ለነሱ በጣም በሚጠቅመው ነገር አልፎ ተርፎም ለቤተሰብ ለሀገር በሚጠቅም ዙሪያ ብናውላቸው በጣም ያስፈልጋል። ብዙ መሰራት አለበት እንዳልከው መኮትኮት ያስፈልጋል። ገንዘብ ወጭ ማድረግ ሞራልን መስጠት ሞራልን መደገፍ ያስፈልጋልና ልክ ነው። በጣም ነው የምናመሰግን። እንደው በመጨረሻ ለአትሌቶችም ለህብረተሰቡ የምታስተላልፈው መልእክት ካለ?
0: መጀመሪያ ለአትሌቶች ስራ ስፖርተኛ እስከሆንክ ድረስ በስራ ላይ በደንብ ትኩረት ሰጥተህ መስራት አለብህ። ጠዋት ማታ በቃ ለዛ ላይ ትኩረት ሰጥተህ ከዚህ ከዛ ሳትል ወዲህ ወዳ ሳትል በደንብ ለዛ መስታወትነት ከፍለህ ጥግ ድረስ መስራት ያስፈልጋል። በስራ እኔ በስራ የሰው ልጅ ካልሰራ ማንም ሊለወጥ አይችልም። ስራ ነው የሚለወጥ እንጂ ካልሰራ መቼም ማለት ነው። ይሄ አንዳንድ አሁን ለምሳሌ ሰዎች ያለው እንትን ፖቴንሻል አለ ምናምን በዚህ ብለው ቀለል የሚያራጉት እኔ ከዛ ምንም ችግር የለውም በቀላል ውጤት አደርጋለሁ። ያም ፖቴንሻልም እኮ በደንብ ካላሻሻልከው በደንብ ካልሰራበት በተደጋጋሚ ትሬኒንግ ግን በአግባቡ ካልሰራው ከምንም ደረጃ ሊደርስ አይችልም። አንዴ ቶቶ ጫካ ኃይለ ገብረ ስላሴ አብሮን ሊሰራ መጥቶ ከግሩፐኛ ግሩፕ በሚሰራበት ግሩፕ ማለት ነው። እዛ አሁን አብሮ እየሰራ ልጆቹ በጣም ትሬኒንጉን አከረሩት። በቃ አሁን አከረሩት እና ያን ትሬኒንግ በጣም ሲያከሩ እሱ ገንጠል ብሎ ለብቻው ሰርቶ ጨረስና መጨረሻ ላይ ስብሰባ ሲደረግ ና እንደዚህ ኃይሌ አሰልጣኙ ጋር በጣም ጓደኛሞች ናቸው እና የሆነ ነገር የምናገረዋለ ምናምን እንደዚህ ብሏል ምንድን ነው ምናምን ሲባል በሁላችሁ ልጆች ጎበዝ ስፖርተኛ የተባለ አስር ዓመት ቶፕ ላይ ማገልገል ያለበት አስር ዓመት ሙሉ በቶፕ ላይ መሆን አለበት። ይሄ ነው ጎበዝ ስፖርተኛ። አንድ ዓመት ሁለት ዓመት ሩጠ ይሄ ዋጫ ትባለ ነው ማለት አስር ዓመት ሙሉ በቶፕ ላይ መኖር አለበት። ራስን ተጠንቅቀ ማወቅ አለብህ። የምትመገበውን ምግብ በደንብ ማወቅ አለብህ። የምትጠራቸውን ትሬኒንጎች በደንብ ማወቅ አለብህ። እረፍትህን በአግባቡ መጠቀም አለብህ። ስራን በደንብ አትኩረት መስራት አለብህ። እነዚህን ነገሮች ስፖርተኛ ካላደረገ ምንም ባጭሩ እንትን ሊቀር ይችላል አለ። ይሄ ትክክለኛ አባባል ነው። ኃይሌ ነው ይህችን ነገር የተናገረ እና ለህብረተሰቡ ደግሞ የምለው ድገፋ ቢያደርጉ ልጆቻችሁ ለምሳሌ አንድ ስፖርተኛ ፈልጎ ሯጭ ሊሆን ወይም ኳስ ተጫዋች ሊሆን በገንዘብም ባይሆን በሀሳብ ስትደግፈው አክራብ አይዞ እስካለን ድረስ አይዞ እኛ ተጎንነን አይዞ። ወይም አንዳንዱ አሁን ለምሳሌ ምን ይላሉ ሩጫ ምን ይሰራል እንደ ዝም ብሎ ወጥቶ መብረር ነው ይላል። የሩጫን ትርጉሙን ሳታውቀው ሩጫ ምን ይሰራል አይባል። የሰውን ሞራል መግደል ማለት ነው። የሰውን ሞራል መንካትን ጥሩ አይደለም። ያ ልጅ እኮ ዝም ብሎ አይደለም ወጥቶ የሚወጣው። ያ ልጅ እኮ ዝም ብሎ ወጥቶ ኳስ ይዞ የሚሄደው እኮ ዝም ብሎ እኮ አይደለም። የራሱ ከውስጡ የመጣ የሚፈላ ነገር ስላለ ያንን ነገር ለራሱ እንትን ከውስጡ ያለውን ነገር እሱ ራሱ ብቻ የሚያውቀው ማንም ሊያውቅለት አይችል። ግን አንተ ግን አይዞ ብለህ ከጎኑ ስትቆምለት ለውጤቱም ለሁሉም ተካፋይ ትሆናለህ ማለት ነው።
1: በጣም ስለዚህ ሞራል ይስጥ ህብረተሰቡ ነው። በቤተሰብም በህብረተሰብ ዘንድ ሞራል ያስፈልጋል። ልክ ነህ። በተለያዩ ድጋፍ ያስፈልጋል። በጣም ጥሩ ነው። በጣም ነው የምናመሰግን። ሌላ ጊዜም እንግዲህ ቃለ ምልሶችን ማድረግ እንቀጥላለን። ለመጀመሪያ ጊዜ ነው ከአንተ ጋር ቃለ ምልስ ስናደርግ። እጅግ በጣም እናመሰግናለን። እስካሁንም ብዙ
0: አንድን ነገር ምጨምራታል። ይቅርታ አድርግልኝ። እሺ። አሁን ለምሳሌ እንዳንተ ያለ ሰው ደግሞ በሚዲያ የሚጠቀሙ ሰዎች፣ በሚዲያ እንደዚህ የምትጠቀሙ ደግሞ አሁን በእኛ በቤት በህብረተሰቡ የዞሩ እያዩ እየመጡ እንደዚህ ኢንተርቪው እያደረጉ ቢደጋግፉ በጣም ጥሩ ነው። ሳብ እንዳሳብ ነው የሚሰጠው ማለት ነው።
1: አይ ልክ ነው።
0: ሞራል ይሰጣቸዋል ማለት ነው። ልጆቹ ሞራል ይሰጠናል። አሁን ለምሳሌ አንተ የእኛ ልጆች በደንብ ታውቃቸዋለህ። ስፖርተኞች እስካሁን አውርተሃል ማለት ነው። የእኛ ስፖርተኞች የዞሩ በውድድርም እየመጡም ራሱ እንኳን እያዩ ቢደጋግፏቸው በጣም ደስ ይላል። በጣም ጥሩ ለመሰለ የእኛን ህብረተሰብ ሲያዩ የበለጠ ሞራል ይሰጣቸዋል። የእኛን ህብረተሰብ አሁን ለምሳሌ ሻምፒዮን እስራኤል መጥቶ እንደዛ እዛ ውስጥ ገብቶ እንትን ኢንተርቪው ሲያደርገው ደስ ይለዋል። በዚህም እንደዚህ ብናደርግ በጣም ጥሩ ነው። ባድርጉ፣ ጠንክሩበት። በጣም ጥሩ ነው። ጠንክሩ፣ በጣም ጠንክሩበት።
1: እኛ ምንም ችግር የለም። ከአሁን በፊትም እንግዲህ ሙያ እንዲያውም እንደዚህ አትሌቶችን ወዲያው ውጤት ሲያመጡ ለመጠየቅ ሁሉ ጥረት ስናደርግ የሁኔታዎች ሳይሳኩ ይቀራሉ እንጂ ሁሌም እንሞክራለን። እንዲህ እንዳንተ ደግሞ ባለሙያ የሆኑ ሰዎች ምክራቸውን ሲለግሱ፣ ሲሰጡ፣ ቃለምልስ በፈቃደኝነት ሲያደርጉ በትብብር ለውጥ ማምጣት ይቻላል እና በዚሁ መቀጠል አለበት። ልክ ነህ። ያስተላለፍካቸው መልእክቶች እኛም ልብ ብለናል። በጣም ነው የምናመሰግን አሰልጣኝ ዘዋር ወርቁ ዚምሩ፣ በጣም እናመሰግናለን። መልካም እድል።
0: አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር
1: እናመሰግናለን። ቻው ቻው።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ካቶ እንዳለው ምትኩ ጋር ከቀጣዩን ቃለ ምልልስ እናካሄዳለን። እንግዲህ የኢትዮጵያ በእስራኤላውያን በኢትዮጵያ ወደ ሱዳን ጉዞ ላይ በብዙ ሺህ የሚቆጠሩ ወገኖቻችን በዛው ወካላት ቅድመ አያቶቻችን ወደ ተመኙላት ወደ ጸልዩላት ቅድስት ኢየሩሳሌም ሳይደርሱ በአናነት በሱዳን ምድር በሚገኙ የነዚሁ ስደተኞች መጠለያ ሰፈሮች አካባቢ በሞት ተለይተዋል። ነፍሳቸውን ይማርና ከዛሬ ማክሰኞ ምሽት ጀምሮ ነገ ሐሙስ መንግስታዊ የመታሰቢያ የሙታን መታሰቢያ ስነ ስርዓት በኢየሩሳሌም ሀር ሄርጼል ይታሰባልና ከዚህ ጎን ለጎን ደግሞ ከዛ መከራ እልቂት የነበሩ ያዩ የቀበሩ ሰዎች በሰላም በሕይወት ወደ እስራኤል ደረሱና ይህን ሁኔታ በተመለከተም በተለይ በሱዳን በሚገኘው አምራኩቫ በተባለው በብዙ ሺህ የሚቆጠሩ ወገኖቻችን በነበሩበት ብዙ ሰዎች ነበር የሞቱትና እነሱን የቀበሩ ደግሞ በሕይወት ይኑሩ እንጂ ያነ ሰቆቃ ያነ ትዝታ እስካሁን ያስታውሳሉና በሕይወት መድረሳቸው እንጂ ትዝታው ሁሌም አለ በአእምሯቸውና ከነዚህም ከሚቀብሩ በየቀኑ በርካታ ሰዎችን በመቅበር ተሰማርተው ለወገኖቻቸው ከሰሩ መካከል አቶ እንዳለው ምትኩ እንዴት ነበረ? አቶ እንዳለው ጤና ይስጥልኝ።
1: ጤና ይስጥልኝ ጋሽ ሳያው ደግሞ።
0: ደህና ነኝ። ቀላል አልነበረም። በአምራኩባ በእውነትም የነበረው ችግር ነበር። የመሬት መቀበሪያ ቦታም እንዳልነበረ ነበረና ከቀባሪዎቹ የተወሰኑ ሰዎች አቅም ያላቸው ብዙ አስተዋጽኦ አበርክተዋል። ለግባተ መሬት ካበቁ ወንድሞቻችን መካከል አንተ አቶ እንዳለው ምትኩ ነበር እና እስኪ ሁኔታ እንዴት ነበረ በአምራኩባ የነበረው እልቂት?
1: እንግዲህ መጀመሪያውን ለአቶ ይሻያው ደጉና አብረው ለሚሰሩ ለባንደረቦችህ ምስጋና እያቀረብኩ እንዲሁም ደግሞ ለህብረተሰባችን ከዛ ሙት ተርፈን የመጣ ነው ሙላው ቤተ እስራኤል በሱዳን በዛ የመጣውን ህዝብ እያመሰገንኩ እንደገና ደግሞ ቴሌፎኑን ወዛም ዛም ብለን ያገኘነው ብለህ ቴሌፎኑን ለሰጡ ሰዎች ማመሰግናለሁ። መጀመሪያው ለሞት ነፍስ ይማር ይያልኩይ በአምራኩባው በአምራኩባ መንገድ እንግዲህ አምራኩባ ሳለነ አያሌ ወገኖቻችን አያሌ ወንድሞቻችን አያሌ እህቶቻችን አያሌ እናቶቻችን ረክሰው ቀርተዋል። የሞቱበት መንገድ እንግዲህ እህል አተን 7 አመት 8 አመት የተቀበረ ወድ ሀከር
0: የተበላሸ
1: የተላ አመት ተዋይናችን ይያይህ ትሉ እየተፈለከለከ እናቶቻችን እህቶቻችን የሚነፉበታቸው ያነ አብሮ ተጋገረ ተበላ ለሆዳችን ቢሩስ ይሆነ ተዚህ ሀገር ቢሩስ ይሉታል አይዳችም ይሉታል። አሁን ዛዲያ ወገናችን እንደገና በግር የወሰነውን በመርፌ እየተወጋ ብዙ ወገኖቻችን ሞተው አልፈዋል። እኔም አስተውሰው እንግዲህ ተዛያሌ መኳንንቶች ሰዎች ነበሩ አባቶች እናቶች ይት ወንድሞች እንባና ደም ያለቀሱ ግማሾቹ እህል የሚሰጣቸው አቶ ቤት ተዘግቶም ይቀራል አምራኩባ ይህ ባለፈውም ሰምታችሁታል የሚዘገንን ነው ዛውራክ ፎቀርቶ ነብየተሰብ እና እኔና አለሙየጥ የሚባል የጉድጓዱ አላፊ የነበርነ እኔና አለሙየጥ እኔ የነበርነ ህዝቡን ግን ሬሳውን አስከሬኑን ወገናችን አቅም ያለው ተባብሮ ከዛ ሲያመጡት ነበረ በግመሉ በአምራኩባ በታሽ በግመሉ መሄጃ ወገኖቻችን እንደቀጠል በአንድ ቀን 27 ሰው መቅበር ቀላል አይደለም።
2: አሁን እኮ ቀላል እኮ አልነበረም። የታመሙ ብዙዎች የተበላሸ ምግብ በቀይ ባዋናነት ከቀይ መስቀል ድርጅት የሚሰጠው ነበረ። ድንኳንም በዛ አካባቢ መጠለያም ሰጥተው ነበረ። ግን በጤንነት ጎጂ የሆነ እልቂት የሆነ ምግብ ተመሰጠቱ ትክክል አልነበረም። አሁን በዛ ቦታ የባዕድ ሀገር የምና ለመቅበር በየቀኑ ያን ያህል ሰዎች በመጡበት ጊዜ እናንተም መቼም ጤንነታችሁ ምን ያን ያህል ነውና እናንተ በመቅበር ኃላፊነት ወስዳችሁ እንዴት ነበረ? መቃብር ቦታስ እንዴት ተገኘ?
1: መቃብር ቦታ የውልህ እንዳጋጣሚ አንድ ሁለት መጀመሪያ እንደገባ ነው ሲሞቱ ወደ እዛው ታለው አካባቢ የክርስቲያኖች ቤተክርስቲያን ነበር። እዛ ስንሄድ የማርያም ስም ንገሩነ ሲሉ የማርያም ስም መንገር አናውቅ ስንል ዶካ የሚባል ከተማ ሄደው ከሰሱ ህዝቡን። ወይ ቤተ እስራኤል አይደሉ ወይ ሰላም አይደሉ ወይ ክርስቲያን አይደሉ ሃይማኖታቸው ያልታወቀ ህዝብ አብራኩማ ተቀምጠው የኛን ቤተ ክርስቲያን መተው ያበላሹብን ነው ብለው ደሎ ሱዳን መንግስት ከሰሱ። ዶካ የሚባል ሀገር ከዛ ፍርድ ቤት ወረቀት መጣ። ያ ሽማግሎች ተሰብስበው ሂደው ተዛ
2: ኢትዮጵያውያን ክርስቲያኖች ናቸው ከሳሾቹ የሌላ ሃይማኖት
1: የኢትዮጵያ ክርስቲያን ስደተኞች ናቸው። እንደኛም ተሰደው መጣው ዛሽ በተስካና አቋቁመው ነው እንጂ ስደተኞች ናቸው። ለመንግስቱ ኃይለ ማርያም እንገዛም ብለው የመጡ ናቸው ወዛ እንጂ ኗሪ አይደሉም። አገራቸው አይደለም የሱዳን መሬት ነው መሬቱ። በአንድ በኩል ደግሞ እንግዲህ እኛ ነው የሄድነባቸው ተቀመጡት በተስካናቸው እንጂ ኑ ወደዚህ አላሉንም። አዝና እንደዛ ሲሉ ሂደው ተዛ ሲከሱ አሁን መሬቱ የሱዳን አይደላው። ታዲያ የሱዳን ተሆነ ታሹን አርገው እናንተ በተስካና ይምጡባችሁ ታሹን አርጋችሁ ከዛ ግመሉ ሂዶም ይሁንበት ተዛ ይቀበር ብሎ ዶካን የተፈረደልን ቀብር ቤቱ
2: የሱዳን ፍርድ ቤት
1: የሱዳን ፍርድ ቤት ዶካ የምትባል ከተማ።
2: እሺ
1: እዛ ፈረደልን። እዛ ወዲያ ታሹን አርገን እነሱ ደናን ጎናበት ብዙዎች ተቤት የተቀበሩ አሉ። ስፍራ አልነበረም ጋን ጊዜ አሁን ቅድም እንዳልከው። እዛ ወዲያ ግን ያን ስፍራ ተሰጠነ። ተዛ እንግዲህ የኛው ሰው መርገፍ ጀመረ። እንደገና ደግሞ ተዛ ደግሞ ታውቃለህ የሀባ የሚባል መንግስቱ ኃይለ ማርያም እና ወንድም ያሉ ጦር ወዛኔ ነበር።
2: አዎ ታጋዮች
1: እነሱ የሚሉነ እነሱ ለሊት እየወሰዱብነ ደናውን እህል ወስደውብነ ጅሉን እህል ይምናመጣ እንጂ አውቀን አይደለም ነው የሚል ቀይ መስቀል። ግን እኛን የምናውቀው ነገር የለንም። አሁን እዛ ወዲያ የተላሃል መጣ ያንህን እየተበላ ያው ቅድም እንዳልኩህ ወንፊት የለም። ወንፊት ቢነፋ በፋውትሉ ይቀር ነበረ። ወንፊት የለም አገሩን አናውቅም። ዝም ብሎ ተወካ ተበላ። ወገናችን እዛ ወደዛ ተዚህ ሀገር ቢሩስ እንደሚሉት አይዳክም እንደሚሉት ህዝቡ አይዳክም ተቀበለ። እንግዲያ ቤት ሰጥተው ነበር ለህዝቡ ውሃው ተዛው ተባጠገብ ቀይ መስቀል አድርጎ ነበረ። ግን ዋናው ወሳኙ ወደ ሆዳችን የምናገባው ያን ለኛ ጤና ነው ብለን ያገባ ነው ለሆዳችን አፊሉ አቅማችን ለመናገር ማቃተው ሴቱ ወንዱ እንደ ቅጠል የረገፈበት አምራኩባ እዛ ወዲያ እዛ ጉድጓድ ሄደን እኔና አለሙ ጌጤ የሚባል አለሙ ጌጤ አሁን አልፏል ነፍሱን ይማረው ቀይ መስቀል የተወሰኑ ሰዎች ነበሩ። ዱቤ ሰንደቄ ታረቀይ ሰንደቄ የሚባሉ ምትኩ መኮንን አራጋው ፍርዱ እና ያሌው ካሴ ለሳቸውን ማረው እነዚህ ሁሉን መጣራቸው አልፈዋል። ሽማግሎች ለነሱ መቋፈር ያሰጡነ ያነን ይዘን በሉና አንተ ሄዳችሁ ወዛ ጫሩ ተብለን አሉ። ብዙዎችም ስማቸውን ማላውቀው ነው እንጂ አሉ ብዙዎች አብረው የሚረዱኛ ብቻ አይደለንም። እኔ አለሙ ጀቀኔ ተቀስኩልህ የማውቀውን ሰው ብቻ ነው አሉ ብዙዎች እዛ ሆነ እየጫርነ ወገንህ ያንተ ወገን የኔ ወገን ያመጣል ተሸክሞ ከዛ እየቀበርነ ልታለቅ ሳንጀት የለህም ተምንጀር ስንመጣም ብዙ ተሰቃይቶ ነው የመጣ ህዝቡ በራብ በመከራ ነው ተሰቃይቶ የመጣ። ከዛ ወዲያ ደግሞ እዚህ ተገጠሙና ህዝባችን እንደቀጠለ ረገፈ። በአንድ ቀን እስቲ 27 ሰው መቅበር ቀላል ነው?
2: ከባድ ነው።
1: በአንድ ቀን 27 ሰው
2: አቀቡን ጉልበቱም ምንም በልታችሁ ቀባሪዋችሁ በእናንተ
1: ምን መብላት አለ? ጉድጓዱ ደግሞ አይጣር መዘጋ ነው። የሱዳን ዋልካ መዘጋ ነው። ዋልካን ማክሰኝ ተመጣቆ እንደሆነ ወደ ደምቢያ ወደ መሄጃ አሁን ያነን እንኳን በሬም አይሰበው እንኳን እኛ እንትን ለማድረግ ለመጫ ምን አቀም አለነ? እንደገና ይበልጡም ድንጋ ያላገኛል አፈሩን ያን በግድ ፎግረን ታግለን
2: መቆፈሪያ መሳሪያ በቀጥታ ታገኛችሁ እንዲያስከረን የሙታን
1: የለቀቁ ቆረው ሱንማ ቀይ መስከራው ለጠራዋቸው ሰዎች በዚህ ቅበሩ ሎቄ ቀይ መስቀላ እንትን አርጎ ሰጠን አዘጋጅቶ ለምትኩ መኮንን ዱቤ ታረቀይ ለታረቀይ ሰንደቄ ለአያሌው ካሴ ለብዙዎች ሰዎች ነበሩ እና አራጋው ፍርዱ የሚባሉ ብዙዎች ሰዎች አሉ። አሁንም ስማቸው ግር ብሎ ነው እንጂ አሉ። ያን መቋፈሪያ ሰጡና መቋፈሪያውን እንትን አድርገን ተቀለለ። እኛ አባቴ ቤት ነው ከምትኩ መኮንን ቤት ነው መቋፈሪያው ሲያድር የነበረ። አዚያው ሰው ሞተ ሲባል ያንን ተቀለለን ይዘን ወደዛ ወደ ቀብሩ እንሄዳለን። እዛ ለሙ የጤ በሰባይ ነው ሲማሩ ይቆያለይ። እዛው ዲያ ወገነቻችን ይመጣሉ ተባብረን ወገነቻችን አፈር ያገኘም አግኝቷል ያላገኘም ደግሞ ታፈሩ ድንጋ ሳትጭኑላችሁ ድንጋ ሳታረጉ ነው እዚህ ሀገር መጥቼም የተቆረፉ ለሰዎች አሉ። ያሺ ሳይያው ደግሞ
2: የትምጣም ድንጋይ መኪና ምን ሩቅ ቦታ ወይም ድንጋይ ለማምጣት ደግሞ ቀላል እንዳል ነበር ነውና ያንን ነገር አይረዱም እንዴ?
1: ስማይ የውልክ ቀን ሲያልፍ አንዳንዶች እንግዲህ የኛ ሰው ወይም የክፋት ያንኛው ድንጋይ ግንቶ ለምን ይሄኛው ድንጋይ አላገኘም ይላሉ። እንግዲህ 27 ሰው ባንድ ቀን ቀብረህ ከባድ ነው። አፈሩ ይለበሳል ድንጋይ ግን ለማምጣት ዝው ደከመ ሞተ።
2: ለነገሩ አቶ እንዳለው
1: አቤት
2: በርማጮ በራ ጉዞ ነው ጉዞ ረጅም ጉዞ እኮ ነው ከኢትዮጵያ ወደ ሱዳን ድንገባ ምን ሳይደርሱ በውሃ ጥማት ምክንያት ብስንቅ አልቆባቸው ቤተሰብ ሱዳን ድንበር ተቃርበው ነበረ። አሁን የአንድ ቤተሰብ አባላት 12 ናቸው ከአንድ ዛፍ ጥላ ስር እንዳሉ ሞቱ። በአንድ ቤተሰብ አባላት 12 እነሱ ለግባተ መሬት ሳይበቁ በቅጠል ብቻ ነው
1: ቅጠል የጣሉላቸው።
2: ይሄን ደሞ እንሰማለን።
1: አዎ ቅጠል የጣሉላቸው። ይሄ እርግጠኛ መተው ጠባሪ የምትባል በታች ተሻግረው ወደ ሱዳን ድንበር አፍንጫው ላይ ዛ ላይ ረገፉ እንደ ቅጠል ያንጠቀ ነው መተናለይ ሮይና እንትን ገዳሪ ፍጅ ነው አራ ከተማ ወራዊና የሚባለው ከተማ የሞቱ አፈር ታገኙ ወዛ ሆቤት ውስጥ የተቀበሩ አሉ አይደለ? ዝም ብሎ ወዛ ሆቤት የቀሩ አሉ አይደለ? ሰው ዝም ብሎ አልናገርም ብሎ አምቆ ነው እንጂ የስንት ሰዎች ልጆች አፈር ያላገኙ አባቶቻችን እናቶቻችን አፈር አላገኙም ብዙዎቹ።
2: ያሳዝናል። አቶ እንዳለው በእውነትም ይሄ ነው ሙታን ነፍሳቸውን ይማር ቀላል ነገር አይደለም። ባዘንተኛ በሰዎች ሁሉም ለዘመናት የማይረሳ ነው። ሙታን ነፍሳቸውን ይማር። እናንተ በቅርብ እንደዚህ በየቀኑ ያን ያህል ሰው ለመቅበር እየሰራችሁ የበጎ ስራ ለቤተ እስራኤል ወገኖቻችሁ አሁን የዚህ ትዝታ በትዝታ ቁስለት በፖስት ትራውማ ይባላል። አሁን በዚህ እናንተ ወደ እስራኤል ከመጣችሁ ወደ 40 አመታት በላይ የሆነ ስለሆነ እናንተ ለዛ መጥፎ ትዝታ እንድትላቀቁ እስራኤል ሀገር እንደደረሳችሁ ለሰራችሁት በጎ ስራ መንግስትም ድርጅትም እውቅና ሰጥቷችኋል ወይ?
1: ያውልህ እውቅና ሌሎቹ ሲቀበሉ አባቴን የነበረ ወደ ተላቪቭ መስሪያ ቤት ይወሰድኩኝ። ጋን ጊዜ ገዳም መንግስቱ አንድ ሰው ጥሩ የሰራው አይረሳም እንዳሉም ምትኩ ያምራኩባው አብረህ አይደለን ያውቃለሁ ስልሳ ስልሳ ሺህ ነው የተሰጠ ጋን ጊዜ ለኛው ህዝብ ለሰሩት ያምራኩ ባለሰሩት እና ላሰጥህ ቢለይ ጋን ጊዜ ልጅነት እንትን አይ አልፈልግም ብዬም ቢያልኩት ይተው ኋላ ይቆረቆረሃለይ በፋሆት እውቅናውን ወረቀቱን ብትቀበልም እኮ ጥሩ ነው። ገንዘቡን በቃ ናቀው ጉልበት አለህ ሰርተህ ትበላለህ እውቅናውን ብትቀበል ብሎ እኔ በገዛ እየዘግቸው ነው እንጂ ገዳ መንግስቱ ላሰጠሩ ላይ ነበረ በእውነቱ።
2: ትክክለኛ ሀሳብ ነው
1: ከን እና አንድ ሰው የሰራልኝ ሙያ አልልል አልችልም። እኔ በገዛ እያረኩት ነው ይሄ ደግሞ አሁንም ደግሞ ጊዜው አላጠረም ተሞከርኩ እንደሚሳካ እርግጠኛ ነኝ።
2: በጣም ጥሩ መሆንም ያለበት ነው ምንም አይረሳ ነገር ነው ተሰራው ስራ በክፉ በልቀት እልቂት ወቅት።
1: ግን እዚህ ግን አንድ ልጅ አምራኩባ እንደዚህው ተርፎ የቀረ ልጅ ህጅ እንደገናኛ ተደጅነን መተን ያን ልጅ ወደ ተዋባ አምጥቼ ተዚህ ሀገር በተናታ በቤታቲቅባ ከተማ በቤታቲቅባ ወሻይር እዛ ፍረዳ እንደነበር ቁቁና ሰጥቶ ያለ
2: አሃ
1: አሁንም ትዳውም አለ
2: በጣም ይገባን እንጂ መላው ማወቅ አለብን። እኔ በጎ ለሰራ ሰው በክፉ በመከራ በጭንቅ ጊዜ እንዲህ ያልኩ ያልኩት መቸም ቀላል አልነበረም። በዛ ላይ ይረዱን የጠምቶን ርቦን በነበረበት ጊዜ የረዱ ሰዎች በጎ ስራ ስለሰሩ እናመሰግናቸዋለና እንግዲህ ለማጠቃለያ አንተ በእውነት አይተዋል የዚያን ልቅት በአምራኮቫ መጠለያ ገልጸህልናል። ቀላል እንዳልነበረ ነው የመቅበሩ ሁኔታም ቀላል እንዳልነበረ ነውና
1: ይኸውልህ አንዱ ጨዋታ ላይ እንጂ ቅርታ አድርግልኝ መሞቱ መቅበሩ እኮ ቀላል ነው። የሞቱትን መከፈን ማዘጋጀት ብዙዎች እየደነገጡ እየተጠራው ይሄርኩ ሆን ወንድሞቼ ጋር ሁኘ እየከፈነ አዘጋጅተን ልብሳቸውን እንትን አድርገን እየከፈነ አስተካክለን ሰውነታቸውን ግምኛ የሆነውን ያለውን ያደረ አረጉ ስንት ወንድሞቻችን አሉ። ስንት ትራውማ የተቀበሉ ሰዎች አሉ በዚህ
2: እንኮ
1: ያሽሻየው ደጉ።
2: አዎ
1: ይሄ ቀላል አይደለም። ግን ስናየው ግንኛ እንደ ቀላል አርገን ነው ምናየው። ለምን አልፈን ያንን አልፈን መተን ተይች የተወሰነሽ የተመሰገነ ይሁን ተይች አገር ትንደርስ ሁሉ ነገር ጥብር ገፍ አርገን ተተልብሱ ጫማው ታያለህ ተረሳ እንጂ ያምራኩባው ቀርቶ መንገር ትንመጣ ገና መገፈፉ ወባሉ
2: ሽፍታ
1: ከን ያውሳው
2: አመጣ ደን ሽፍቶች ቤታቸው አስቀመጡን ወደ 50 እንሆናለን ወደ ጉዞ ላይ የነበር ነዛም ባለ ታጣቂዎች ናቸው ክላሽንኮፕ የታጠቁ ነበሩ። እነሱ ከሰፈራቸው አስፍረውን ቃል ገብተውል ሊወስዱን ወደ ሱዳን በሰላም ብለል ገንዘብ ከፍለል ግን ለሊት ለሊት አውጣኛነበት አንዱ ሁሉም አይደለም የመጡ ሴት ለመድፈር የሚያደርጉበት ነበር። ግን እኛ እንግደሉ ብለን እኛ የነበሩቶቻችን ቸም ለነስ ተመከላከል ሞክረናል አላስደፈርናቸው ማለት ይቻላል ምንም ተባን ተጣጥቀም ያኔ። እሺ እንግዲህ ለማጠቃለያ
1: ማዘ ወይልላህለሁ እኔ ወንድምህ
2: አይ ባልሽ መቸም ትዝታው ቀላል አይደለም።
1: እና ትዝታው ወንድሞቻችን አባቶቻችን እናቶቻችን ዛሬ ስንት ሰዎች እዛ ሙተው ቀርተው ቁናም ያልተሰጧሉ ልጆች በእውነት እኔ እውነት ያሳዝነ ያለኝ እኔ በእኔው አይነት በሱዳን የመጣው ህዝብ ለጥቆ አሰረጽዮን ነበር የሚሆን
2: ይል ነበረ። አዲሱ ወዳጅ ነፍስሪ ማረው ያሰረጽዮን ተታጋዮች መካከል እሱ ነበረ። እሱ ይል ነበር በሙሉ በሱዳን ምድር በስቃይ መከራ የመጡ በእስራኤል ወገኖቻችን ወደ 8000 ይጣጋሉ። እነሱም የእስራኤል መንግስት በአሰረጽዮንነት ማወቅ ነበረበት በቢላ ቋም ይዞ ነበረ። እንግዲህ እሺ
1: እንግዲህ የኛ ሰፍና ነው ብየነው ነው የሞትደው አንደኛ ሙላው ህዝብ አንድ ሆኖ የተከራከረ የለም የጠየቀ የለም እኔ ለራሴ እኔ ለራሴ አሁን አንተ የምትጠይቀኝ ጥያቄን ለብቻዬ ለግል አድርጌ በወስደው ትክክል አይመጣም። አብረን የሰራነ አብረን ያልነ ነሆነ ያዛናው የሚባሉ ነራቤ ታረቀ የሚባሉ አምራኩባ ያያለው ካቴ ልጆች እና ተስፋ እነዚህ ሁላት አንድ ላይ ሆነን ከበል እንኳን ሌላ ሴታውና ሴቶች ባልከው ሊቀሙነ ለሊት እየመጡ ሊቀሙነ ቢሉ ተመርጠን ራቤ ታረቀይ ሆነ ያዛናው ያያለው ካቴ ልጆች ሁለቱ ከዛም ሌሎች ነበሩ አንደኛው እኔ ሆነን ለሊት ሮን እየጠበቅነ እነዚህ የሚጠየቁ ናቸው። ሁን ያዛነው አለ ራቤ ታረቀ ያለ ያያሌው ካቴል ጃንዱ ነው ሞተ እንጂ ተስፋ አለ ይጠየቃል። ወነጫዋታ ነው ማወጋ ውሸት የለለው ለኔም ሊጠቅም አይችልም ውሸት ባወራ
2: እዚህ ቃለ ምልልስ በቃ ምን እናደለንም አቶ እንዳለው
1: እሺ አመሰግናለሁ
2: በጣም እናመሰግናለን ለሞታን ነፍስ ይማር እንግዲህ
1: ለታቸው ይማረው
2: ቀላል አይደለም ናነሳቸው
1: ነው በእውነቱ ይሄ ያለንባት ጊዜ አላፊናት አንድ አውልት ወገኔን እኔ የምጠይቀው ወገኔን የምጠይቀው በሱዳን የመጣን በአዲስ አበባ መጣም ተሰቃይቶ ነው የመጣ ግን በራሳቸው ቋንቋ ነው ከዚህ በሱዳን የመጣው ህዝብ ግን ሙላው መንግስት ማወቅ አለበት መንግስት እንዲያውቅ ማድረግ አለብን ጊዜው አልሄደም ጊዜው አልሄደም ሙላው ተሰማላችሁ አሁን ወገኔ እናቶች አባቶች እህት ወንድሞች አንድ ላይ እንሁን እንስማማ ያንዱን ያንዱን ህመውሰድ ያንዱን ያንዱን እንትነህ ማለት ተተን ለኛ ቁም ነገር ብንይዝ
2: አዎ ያስፈልጋል
1: ተቃኙ ለልጆቻችን ነው ለልጆቻችን ምን ይሉ አጥርፈን ምን ይሄድ አንድ ብንሆን
2: አዎ ፍቅር አንድነት ያስፈልገናል የሚያጋጥመንን ማንንም ችግር አንድነት ከሆን መቋቋም መፍታት እንችላለን መብታችን ማስከበር እንችላለን በፍቅር ብቻ
1: አንድ አይደለንም አሁንም ልባችን በሰላም ይሁን አመሰግናለሁ ሁላችሁን አመሰግናለሁ ወንድም አለም ደግሞ አመጣብን የሱዳንን ችግር ትደት አገሪቱ ሰላም ትሆንልን አገር ሰላም ትሆነሽ ወተን እንገባለን ሰርተን እንበላለን እኛም ጤናን ሆናለን ልጆች ይዳራሉ ይቋራሉ አገር ሰላም ትሆን ወንድም አለም ይያልኩይ አንተ ደግሞ አባትህ ወላጆችህ በሰላም ይኑሩ ላለሁይ
2: አሜን
1: አመሰግናለሁ ላንተም ጤናውን ድንቅ አርጎ ይስጥህ ወንድም አለም
2: ለሁሉም ለሁሉም ጤና ፈጣሪ አምላክ ፍቅር ሰላም
1: ባንደረቦቻችን ለኑሯችን ይያልኩ
2: አዎ መግቢያ ላይ ሁሉም ሰላምታ አድርሰሃል እናመሰግናለን አቶ እንዳለው ምትኩ እናመሰግናለን በልሺ
1: ኦኬ ቶብ ደና ሁንልኝ አመሰግናለሁ ባይ ባይ
2: የተከበራችሁ አድማጮች መቼም ከሰው ስተት ከብረት ዝገት ያለው ነው እንደሚባለው ሁሉ ቃለ ምልልስ አድርግ ከዛሬ ማክሰኞ ምሽት ያልኩት ትክክል አይደለም እርማት ከዛሬ ሮብ ምሽት ጀምሮ ነገ ሐሙስ ነው የሙታን መታሰቢያ ስነ ስርዓት የሚፈጸመው ነፍሳቸውን ይማር ፕሮግራማችን ተጠናቀቀ ለቴክኒክ ባለሙያችን ለዛሪፍ ሳሊም ምስጋና ይድረሰው ነገ ጧት በሰላም ያገናኘን መልካም ለሊት
3: Way mama, way papa, close you.